0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።

ሰላም ጤና ይስጥልን የተከበራችሁ አድማጮቻችን እንደምን አደራችሁ እንቁጣጣሽ እንኳን አደረሳችሁ በማለት ስርጭታችን ጀምረናል። ዛሬ ለቱ እንደ ብራዩን ዘመን አቆጣጥር አዮም ዮም ሽሽ ካፍቴት በኢሉል ታፍሽን ፔቫ እንደ አውሮፓ ዘመን አቆጣጥር ሴፕቴምበር 11 2026 ሲሆን እንደ ኢትዮጵያ ዘመን አቆጣጥር ደግሞ መስከረም 1 2019 ነው። የቴክኒክ ባለሙያችን አብያተር ሽሞን ስቱዲዮ ትረኛቸው ባይነን ለተለመደው ስርጭታችን እስከ ጧቱ 7 ሰዓት ድረስ ይቀጥላል። በዚያን ሰዓት ስርጭት ዜና ይነበባል፣ ጋዜጦች ለአንባቢያን ይዞ ቀርበውልን እንመለከታለን። በማከታተልም የስልክ ልውውጥ ዝግጅት ይኖረናል። እስከ ስርጭታችን ፍጻሜ ድረስ ቆይታችሁ ከኛ ጋር ይሁን። ያን አሁን ወደ ዜና ወስዳችኋለሁ። በቅድሚያም አርዕስተ ዜና፣ የሮሽ ሐሸናን በዓል ምክንያት በማድረግ መከላከያ ሰራዊት ልዩ ልምምድ አደረገ። በእስራኤል በትናንትናው ዕለት የሂዝቡላን የሚጠቀምበት የነበረ መሰረታዊ ልማት ማውደሟን አስታወቀች። አሜሪካ ዛሬ 25ኛ ዓመት ሁለት መንትዮች ፎቅ የተደረመሱበትን የሽብር ፈጠራ ድርጊት የተፈጸመበትን ቀን መታሰቢያ ታደርጋለች። አሜሪካና የኢራን ጦርነት እንደቀጠለ ነው። የመኪና አደጋ ህይወቱን መቅጠፉ እንደቀጠለ ነው የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩን እንሆ። የሮሽ ሐሻናን ምክንያት በማድረግ መከላከያ ሰራዊት ልዩ ይሁዳና ሰማርያ የተሰኘ ብርጌድ በማዘዝ ልዩ ልምምድ ማድረጉን ቀጥሏል። ይሁዳና ሰማርያ የተሰኘውን ብርጌድ እስከ እኩለ ቀን ድረስ ልዩ ዝግጅቱን በማድረግ ምክንያት በማድረግ በአካባቢዎች በነኚህ ቦታዎችም የቶክስ ድምፅ የመኪና ጩኸትም ሊሰማ ስለሚችል ከወዲሁ ማህበረሰቡን ማስጠንቀቁን ቀጥሏል። ይህ ልምምድም ምናልባት በእስራኤል በዓላት ውስጥ የሆነ ክስተት ቢፈጠር በምን አይነት ምክንያት መመለስ ወይም ጥቃቱን መግታት የሚቻልበትን ልምምድ በማድረግ እንደሆን ታሳቢ በማድረግ እንደሆን መከላከያ አስታውቋል። እስራኤል በትናንትናው ዕለት ሂዝቡላ የሚጠቀምበትን መሰረታዊ ልማት ማውደሟን አስታውቃለች። እስራኤል በትናንትናው ዕለት ከወራት በፊት ሂዝቡላ ሲጠቀምበት የነበረውን ለሁለት 20 ዓመት በላይ ሲጠቀምበት የነበረውን ሄረስ የተሰኘውን ቡንከር በቁጥጥር ስር ሙሉ በሙሉ በቁጥጥር ስር ካዋለች በኋላ በትናንትናው ዕለት ከፍተኛ ጥንቃቄ በተሞላበት ቦታውን ማውደሟን ገልጻለች። በዚህም አንጻር አሊ ታሃር የተሰኘውን የሂዝቡላ መሰረተ ልማት እስራኤል በትናንትናው ዕለት ቡንከሩን ባፈነዳችበት ወቅት በዛሬው ዕለትም ሂዝቡላንና ኢራንን ከወዲሁ ማስጠንቀቋ ተገልጻለች። 2100 ቶን ፈንጆችን በቦታው በመቅበር ይህን ቡንከር ማፈንዳቷን አስታውቃለች። ኢራንና ሂዝቡላን ከወዲሁ አስጠንቅቃለች። የሆነ ጥቃት ቢያደርሱም የእስራኤል አጠፊታ የባሰ እንደሚሆን ከወዲሁ ማስጠንቀቋን ገልጻለች። አሜሪካ ዛሬ 25ኛ ዓመት የሽብር ፈጠራ የተደረገባትን ቀን መታሰቢያ ታደርጋለች። ሴፕቴምበር 11 2001 በአሜሪካ ትውልድ ታይቶ የማይታወቅ ሁለቱ መንትዮች የተደረመሱበትኝ 25ኛ ዓመትን ዛሬ ታስበው ይውላል። ሴፕቴምበር 11 2001 በዚህ ቀን በአሜሪካ ትውልድ ታይቶ የማይታወቅ የሽብር ፈጠራ ድርጊት የተደረገበት ሲሆን በዚህ የሽብር ፈጠራ ድርጊት ሁላችንም በቴሌቪዥን መስኮት እንደተመለከት ነው 2970 ሰዎችን የህይወት የቀጠፈ የሁለቱም መንትዮች ህንጻ መደርመሱ የሚታወስ ነው። ይህም በዛሬ ዕለት በተለይ በኒውዮርክ ከተማ 2970 ሰው አልባ አውሮፕላኖችን በኒውዮርክ ከተማ ተለቀዋል፣ እንዲሳፈፍ ተደርጓል። ይህም በዚህ የሽብር ፈጠራ ቀን 2970 አሜሪካውያን ህይወት ያጡበትን ቀን ታሳቢ በማድረግ እንደሆን ቃል አቀባያችን አድርሶናል። ይህ በዚህ እንዳለ አሜሪካና ኢራን መካከል የሚደረገው ጦርነት እንደቀጠለ ሲሆን በተለይ በኦማን የባህር ዳርቻ አካባቢ አንድ የእንግሊዝ መርከብ ላይ የእሳት ቃጠሎ መነሳቱ ተዘግቧል። በዚህ የእሳት ቃጠሎ ላይ የደረሰ ጉዳት ምን እንደሆን እስካሁን የታወቀ ነገር እንደሌለ በቦታው በደረሰን ዜና ለማወቅ ችለናል።
የአሜሪካ ፕሬዝዳንት ዶናልድ ትራምፕ በኢራንና በአሜሪካ መካከል ያለው ጦርነት የሚፈጸመው ከአሜሪካን ከኮንግረስ ምርጫ በኋላ ጦርነቱ ያቆማል ሲሉ መናገራቸውን አስተውቀዋል። እንደሚታወቀው ለቀሪው 2 ዓመት አሜሪካ የሚያስተዳድረው ኮንግረስ ምርጫ ይካሄዳል። ከዚህ ምርጫ በፊት ቀደም ሲል ፕሬዝዳንት ዶናልድ ትራምፕ እንደተናገሩትም ኢራን ይህን ምርጫ ለማስተጓጎል ከፍተኛ ጥረት እያደረገች ነው ሲሉ ፕሬዝዳንቱ መውቀሳቸውም ታውቋል። ይህ ምርጫ ለፕሬዝዳንት ዶናልድ ትራምፕ ለቀጣይ 2 ዓመት የመንግስት ዘመናቸው አስፈላጊ ድምጽ ለማግኘት ብሎም አሁን ያለውን ለመጠበቅ ከፍተኛ ጥረት እያደረጉ ይገኛል። ነገር ግን ኢራን ይሄን ለማስተባበል በመታደርገው ጥረት አሜሪካ ጆን አትሰጥም። ከጦርነቱ በኋላ ከምርጫው በኋላ የጦርነቱ ፍጻሜ ይሆናል ሲሉ ፕሬዝዳንቱ መናገራቸው ገልጿል። የመኪና አደጋ ህይወትን መቅጠፉ እንደቀጠለ ነው ሲሉ አሁን አጭር ይደርሰን ዜና ነው። ወደ ኋላ አካባቢ ሙሉን ዝርዝር ዘንቀርባለን። በመጨረሻም የአየር ጸባይ ሁኔታ በሙቀቱ መጠን በመጠኑ ትንሽ ይቀንሳል። በባህር ዳርቻዎችና በመሃል ከተማዎች አካባቢ ዝናብ ሊዘንብ ይችላል የሚል ግምት አለ። የሙቀቱ መጠን በዲግሪ ሴንቲግሬድ በዛሬው ዕለት ኢየሩሳሌምና አካባቢዋ 30 ዲግሪ ሴንቲግሬድ፣ ሃይፋና አካባቢዋ 30፣ ቴላቪቭና አካባቢዋ 31፣ ቢርሸባና አካባቢዋ 33፣ ኢላትና አካባቢዋ 38 ዲግሪ ሴንቲግሬድ ይሆናል ይላሉ የዘርፉ ባለሙያዎች። ክብራትና ክብራን አድማጮቻችን የጠዋቱ ዜና እስካሁን ነው።

በድጋሚ መልካም አዲስ ዓመት እንቁጣጣሽ ክብራትና ክብራን አድማጮቻችን። አሁን ደግሞ ጋዜጦች ለአንባቢያን ምን ይዘው ቀረቡ የሚሉትን እናነባለን። ከዛ በፊት ግን በዚህ አጋጣሚ መልካም አዲስ ዓመት እንቁጣጣሽ እንኳን አደረሳችሁ። መጪው አዲስ ዓመት የሰላም የፍቅር የመተሳሰቢያ ጊዜ እንዲሆን ምኞታችን ከወዲህ እንገልጻለን በማለት ወደ ጋዜጦች አምድ እናልፋለን። አራቱም ጋዜጦች ፊት ለፊት ላይ ይገኛሉ። በተለያዩ ርዕሶች በመጀመሪያ ሽፋናቸው ላይ ሀሳባቸውን ጽሑፋቸውን ይዘው ቀርበዋል። በማዕሪብ በምንጀምርበት ሰዓት በተለይ በሀገራችን አሁን በሚደረገው ምርጫ ዙሪያ ከፍተኛ ያለውን የፉክክር በጥናታዊ ግምት ግምገማ በሚደረገው ዙሪያ ሰፋ ያለ ጽሑፍ ይዞ ቀርቧል። አሁንም የምርጫውን ሁኔታ ስናይደው በሁለቱም ከፍተኛ ትላልቅ ፓርቲዎች ተብሎ በሚጠሩት መካከል ላይ ምንም አይነት ምርጫው ዛሬ ቢሆን ተብሎ በተደረገ ጥናታዊ ግምገማ ላይ የተሰጠው መልስ ወይም መራጮች ለመምረጥ የሚፈልጉትን የራሳቸውን ሀሳብ ገልጸዋል። ነገር ግን መንግስት ከሁለቱም ትላልቅ ፓርቲዎች ተቀናቃኝና መንግስት የመመስረት አቅም እንደሌላቸው ይታየ ይገኛል። በእስራኤል ሀገር እስራኤላውያን ተስፋ አልቆረጡም ይላል። ስለዚህ በሀገራቸው ላይ ተስፋ አልቆረጡም በማለት በተደረገ ጥናታዊ ግምገማ 79% እስራኤላውያኖች በሀገራቸው እንደሚኮሩ ከመቶ 79 በሀገራቸው እጅግ በጣም እንደሚኮሩና 62 ደግሞ በሀገራቸው በእስራኤል መኖራቸው እጅግ በጣም እንደሚያስደስታቸው ተናግረዋል። 62% የሚሆን ደግሞ የወደፊቱ የሀገራቸው እጣ ፈንታ ጥሩ እንደሚሆን ተስፋ እንዳላቸው በተጠየቁት ጥያቄ መሰረት የሰጡት መልስ ነው። የሚያስደስት ጥናታዊ ግምገማ ነው ይሄ የተደረገው ማለት ነው። ፌስቡክ ከተመሰረተ 20 ዓመት ሆነው ያለ ፌስቡክ ህይወታችን ምን ይመስል ነበር በማለትም እዚህ ላይ በሰፊው የተገለጸ አለ። ሁለቱ ህንጻ መንትዮች በአሜሪካ ኒውዮርክ ከተማ በሽብር ፈጠራ ድርጊት ከተደረመሱ ዛሬ 25ኛ ዓመታቸውን 25 ዓመት ሞላው በማለት እዚህ ጋስጠለኝም በመጀመሪያ ሽፋኑ ላይ አስቀምጧል። ምርጫ ዛሬ ቢሆን ተብሎ በተደረገው ጥናታዊ ግምት ሲታይ በተለይ ሊኩድ ፓርቲ ከቀን ወደ ቀን በሚደረገው ጥናታዊ ግምት ድምፅ አሰጣጥ ላይ እያጣ ቦታውን እያጣ እየመጣ እንዲሆን ይነገራል። በተለይ ጠቅላይ ማን ዛሬ ምርጫ ቢሆን ከጠቅላይ ሚኒስትር ቢንያሚን ኔታንያሁና ከቪክቶር ሊበርማን ማን ጠቅላይ ሚኒስትር መሆን ያዋጣል ወይም ይመርጣሉ ተብሎ ተጠየቀው ጥያቄ 41% ቢንያሚን ኔታንያሁ ጠቅላይ ሚኒስትር ቢሆን ይፈልገው እንደሚፈልግ ሲናገሩ፣ 38 ደግሞ አቪክቶር ሊበርማን ነው። ከቤኔትና ከቢንያሚን ኔታንያሁ ማን ጠቅላይ ሚኒስትር ቢሆን ይፈልጋል ቢባል ቤኔት 45% ሲያገኙ ጠቅላይ ሚኒስትር ቢንያሚን ኔታንያሁ 40% ያገኙን ማለት ነው። ከአይዘንኮት እና ከጠቅላይ ሚኒስትር ቢንያሚን ኔታንያሁ ማን ጠቅላይ ሚኒስትር ቢሆን በአሁኑ ምርጫ ቢደረግ ማንን ይመርጣሉ ቢባል ከመቶ 50% የሚሆኑ አይዘንኮትን ሲመርጡ 38 የሚሆኑ ደግሞ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ይሁኑ ብሎ የሚል ምርጫ አለ። ይህም እንደዚህ ጋዜጣ አካሄድ ከሆነ ለሊኩድ ፓርቲ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ለሚመሩት ለሊኩድ ፓርቲ እንደዚህ አይነት ውድቀት አጋጥሞት አያውቅም በማለት ጽሑፉን አስቀምጧል። በጠቅላይ ሚኒስትር ፓርቲ የሚመራው ፓርቲ የሊኩድ ፓርቲ በቀን በቀን በሚደረጉ ግምታዊ ጥናት በሚደረግበት ሰዓት ድምፅ እያጡ እየመጡ ስለሆነ አቅጣጫቸውን ለመቀየር ሀሳብ ጀምረዋል በማለት ጠይቀዋል። የዲሞክራት ፓርቲ ያኢር ጎላን ከአሁን በፊት በጠቅላይ ሚኒስትር ቢንያሚን ኔታንያሁ ባለቤት ላይ ይቅርታ የሚጠይቁ ከሆነ ይጠይቁ፣ አለበለዚያ ግን እከሳለሁ ብለው ጽሑፍ አስተላልፎ ነበር። ይሄም
ምክንያት ለአንድ ቴሌቪዥን ጣቢያ የጠቅላይ ሚኒስትር ባለቤት ወይዘሮ ሳራ ናታንያው ጥቅምት 7 2023 ላይ በተፈጠረው ክስተት ያይር ጎላን ያውቁ ነበር። እንዴት ያይር ጎላን ያወቁ? የኔ ባለቤት ጠቅላይ ሚኒስትር ቢናሚን ናታንያው አልተነገራቸውም በማለት የተተናገሩት ምክንያት ያይር ጎላን በዚህ ሁኔታቸው ይቅርታ የሚጠይቁ እንደሆነ ይጠይቁ፣ አለበለዚያ ግን በስም ማጥፋት ዘመቻ እከሳለሁ ብለው ነበር ያሉትን ያደረጉ ነው። 2.55 ሚሊዮን ሸቀል ከካሳ በመጠየቅ ክስ እንዳቀረቡ ተገልጿል። ምንም እንኳ በጦርነት ጊዜውን ብናሳልፍ እንደ ሀገራችን እንደ እስራኤል ማንም የለም በማለት በተደረገው ቀደም ሲል ባየነውም የድምጽ አሰጣጥ ሁኔታ የህዝብ እስራኤል በሀገሩ በእስራኤል መኖር ከፍተኛ ደስተኛ እንደሆኑ የተናገሩት ጽሑፏን ምስሌም በሰፊው ተገልጾ ይገኛል። ቀደም ሲል እንደተናገርነው 79% በሀገራቸው በእስራኤል መኖራቸው እጅግ በጣም ደስተኛ እንደሆኑና 62% ደግሞ ለወደፊቱም ጥሩ እድል ጥሩ ጣፈንታ እንዳላቸው እየተናገሩ ይገኛል። ይሄም የወደፊት ጣፈንታ በሚያስደስት ሁኔታ ተናግሯል። በትናንትናው ዕለት ሂዝቦላ ሲጠቀምበት የነበረው ከ20 ዓመት በላይ የሽብር ፈጠራ ድርጊትና ሌሎችም ድርጊት እያደረገ ሲጠቀምበት ነው ረኸስ

የሚችል ሰው ሰራሽ የሆነው ቴክኖሎጂ በዚህ ምክንያት አካባቢውን እያንዣበበ እየጠበቀ እንደሆን ይህ የእስራኤል ግኝት አዲስ የሆነው በዚህ ዙሪያም ደህንነትን የሰሜኑ የሀገራችን ክፍል ደህንነት መከላከያና የደህንነት ክፍሉ በዚህ ሁኔታ እየጠበቅ ነው ማለት የተጻፈ ከፍተኛ ጽሑፍ አለ። የሮሽ ሐሻናን ወይም አዲስ ዓመትን ምክንያት በማድረግ በተለይ በይሁዳና ሰማርያ አካባቢ መከላከያ ሰራዊት በከፍተኛ ደህንነት ክፍሎችን በማሰማራት አካባቢውን ጸጥታ ለመጠበቅ ከፍተኛ ጥረት እያደረገ ነው ሲሉ ጄኔራሉ የአካባቢው የጦር ኃይሎች ጄኔራል ማሳወቃቸው ተገኝቷል። በአዛሰርት አካባቢ መሳሰር መከላከያ በሚወስደው እርምጃ 3 የመሳሪያ ቦታዎችን መከላከያ በማገኝ እነኚህን ተኩሶ ማፈንዳቱን ከውስጥ የነበረውን መሳሪያ ማቃጠሉን መውደሙን መከላከያ አስታውቋል። በሰሞኑን በከፍተኛ ደረጃ መነጋገሪያ የነበረው ርዕስ በተለይ የተባበሩት አረብ ኤምሬት ፕሬዚዳንት ሆኑት ቤን ዛይድ ጠቅላይ ሚኒስትር ቢንያሚን ኔታንያሁን ከጥቅም 7/2023 ሐማስ ካደረሰው ክስተት በፊት እኔ አስቀድሜ ለጠቅላይ ሚኒስትሩ በስልክ አናግሬያቸው አስጠንቅቄያቸው ነበር ብሎ ተናግሯል ተብሎ በሃአሬት ጋዜጣ የወጣውን ጽሑፍ ቤን ከስፒ የተሰኘው የገዝተኛ ያወጣውን ጽሑፍ በትናንትናው ዕለትም የተባበሩት አረብ ኤምሬት ፕሬዚዳንት ቤን ዛይድ አው ለጠቅላይ ሚኒስትር ቢንያሚን ኔታንያሁ አስጠንቅቄያቸው ነበር ከጥቅምት 7/2023 በፊት አስቀድሜ አስጠንቅቄያቸው ነበር ምን ሊያደርጉ እንደሚችሉ በማለት እሳቸውም ቃላቸውን ሰጥቷል። በዚህ ጋዜጣ ላይ በሰፊው ተጽፎ እናያለን። ወደ ሃአሬት በምንመጣበት ሰዓት ሃአሬትም እንደዚሁ መልካም አዲስ ዓመት በማለት ምኞቱን ገልጿል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ እንዴት ባለ ሁኔታ ሰዓቱን ማለት አሁን ይህን ቀደም ሲል ተናገርኩት ክስተት ግን ሰዓቱን ለማጥፋት በምን አይነት ሁኔታ እየተጠቀሙ ነው በማለት ጠቅላይ ሚኒስትሩን በከፍተኛው ደረጃ በመተቸት ይህን ጋዜጣውን ጽፎ መጀመሪያ ጽፎ ይገኛል። 3000 የሚሆኑ የበዱይ ማህበረሰብ ተማሪዎች በምንም ነገር በለለበት ሁኔታ እየተማሩ ትምህርት አሰጣጥን ተዘካይ እጅግ በጣም በሚያሳዝነ ኋላ ቀር በሆነ ሁኔታ ትምርታቸውን እንደጀመሩ የትምርታቸውን እየተማሩ ነው በማለት በዚህም አከታትሎ የጻፉት ሁኔታ አለ። በሊኩድ አቅጣጫቸውን ለመቀየር ከፍተኛ ጥረት እያደረጉ ነው። ከቀን ወደ ቀን ፓርቲው ሊያገኘ የነበረውን ድምፅ እያጣ እየመጣ ነው በማለት ይህም በሰፊው እዚህ ጋዜጣ ላይ የጻፉበት ሁኔታ ይታያል። ሌሎችን ስንመለከታቸው ተመሳሳይ ስለሆነ ወደ ሌላ ድረቀጣዩ ጋዜጣ እናልፋለን። ይህም እንግዲህ እስራኤል ሀዮም ነው። እስራኤል ሀዮም በምንመለከት በሳት መከላከያ ሰራዊታችን በከፍተኛ ደረጃ በተጠንቀቅ ላይ ይገኛል። ምናልባት በትናንትናት መከላከያ ባወደመው የሂዝቡላ ቡንከር ውስጥ ምናልባት ኢራን አጠፊታውን ለመመለስ ትሞክር ይሆናል በማለት በመከላከያ በከፍተኛ ደረጃ አለ። ምርጫን በማስመልከትም የሊኩድ ፓርቲ የተቀበለውን ሁኔታ በማሳየት እዚህ ላይም ሊኩድ ፓርቲ ከቀን ወደ ቀን መላጮች ድምፅ እያጣ ነው በማለት እዚህ ጋም ጽፎ እናያለን። ማንኛውም አይነት ወደ እስራኤል የሚደሊ ሊያደርጉት የሚፈልጉትን ጥቃት በኃይል በበዛበት ሁኔታ መከላከያ ወይም እስራኤል አጠፍተው እንደምትመለስ ማንኛውንም አገር ያስጠነቀቀች ነው። በተለይ ሂዝቡላንም ሆነ ኢራንን በማስጠንቀቅ በዚህ የተጻፈው ሁኔታ ተገኝቶ ይገኛል። ፖለቲካውን በመጣበት ሰዓት በፖለቲካው ዙሪያ ማሁን በከፍተኛ ጥቃቅን ፓርቲዎች ተባሉተኝ ድምፅ እያገኙና በሚቀጥለው ወደ ክነሴት

0: እያገኙ ነው በማለት የተናገሩት የምትጻፈ ጽሑፍ አለ። በተለይ ኦፌር ቪንተር የሚመሩት ፓርቲም ወደ ክነሴት የሚያስገባቸውን ድምፅ አግኝተዋል አልፏል የሚል ጽሑፍም አለ። ዞሮ ዞሮ ግን በእሳቸውን ሮበት ዓለም ተከትሎ የሚሄደው ኩሽ ወይም ቡድን መንግስት የመመስረት አቅም እንደሌለው ተነግሯል። እስራኤል ከማንኛውም በዓለም ውስጥ ካለች ሀገር ለይሁዳውያን ጥሩ መኖሪያ ሀገር እንደሆነች አሁንም ተረጋግጧል ይላል። በዚህ ዙሪያም በተለይ በኒውዮርክ ከተማ አሁን ባለውን ተጨባጭነት በማሰብም በከፍተኛ ሁኔታ በሚያሳስብ ሁኔታ ይሁዳውያኖች እየኖሩ እንደሆነ የተነገረ ጽሑፍ አለ። እዚህ ላይ በተለይ በአዲስ ከንቲባ በመመረጡ ምክንያት ማምዳኒ የተሰኙት የኒውዮርክ ከንቲባ ብዙም የይሁዳውያንን የሚወዱ እንዳልሆነ እየተነገረ ይገኛል። በዚህ ላይም ከአሁን በፊትም ወደ ምርጫ ከመምጣታቸው በፊትም ስላቸውም የእስልምና ሃይማኖት ተከታይ ከመሆናቸውም አንጻር የሐማስ ደጋፊ እንደሆኑ ደግሞ ሲናገሩ የነበሩ ናቸው። አሁንም በስልጣን ላይ ያሉ ይህም ጎልቶ የሚታይበት ሁኔታ ነው ያለው። በድጋሚ እንኳን አደረሳችሁ እንቁጣጣሽ እንላለን። አፍታ ቆይታ በኋላ እንመለሳለን። አብራችሁን ቆዩ።
1: የተከበራችሁ አድማጮቻችን
0: አንድ ሙዚቃ ሰምተን እንመጣለን።

0: ተከበራችሁ አድማጮቻችን በድጋሚ መልካም አዲስ ዓመት እንቁጣጣሽ ያለው የመጨረሻው ጋዜጣችን ለዛሬ ሃየዲ ኦትሳህሮኖቴት በመጀመሪያ ሽፋን ላይ ተጻፈው ነው ያለን። ዘንድሮ ቤታችን ሞቋል ደምቋል ሙሉ ነው በማለት የተጻፈ ጽሑፍ አለ። በዚህም ዙሪያ የዘንድሮው አዲስ ዓመት እጅግ በጣም ጣፋጭ ነው ይላሉ። ምክንያቱም ባለፈው ዓመት የተጠለፈው ቤተሰብ ስለነበር አሁን ግን ሁላችንም በአንድ ጠረጴዛ ዙር ቁጭ ብለን ባልን አዲሱን ዓመት እንቀበላለን ማለት ያላችሁን ስሜት ይነግራሉ። በሊባኖስ የመከላከያ ያደረሰውን ጥቃት ምክንያት በማድረግ አሁንም በከፍተኛ ሁኔታ እስራኤል በሁለት ሳይሆን በአራት አይኗ አካባቢዋን እየጠበቀች ትገኛለች። በሚፈጠር በሚችለው ክስተት ሁሉ ምላሽ ለመስጠት እስራኤል ዝግጁ ናት በማለት የተጻፈ ጽሑፍ አለ። ስለዚህ ጋዜጠኛም በመከላከያ ሰራዊታችን የተሰሉ ሻልዳክ የተሰኘው ብርጌድ አዲስ አቅጣጫ በመፍጠር አዳዲስ ወታደሮችን እየመለመለና ለዚህም ከፍተኛ ጥያቄዎች እንዳሉ በዚህም በዙሪያውም የተጻፈው ጽሑፍ እያሳየ ይገኛል። በሌሎች ያው ተመሳሳይ ስለሆኑ ወደ ቀጣይ ዝግጅታችን እንሄዳለን። አሁን ደግሞ ባልደረባይ ወርቅነሽ እሽቴ ያዘጋጀችው ዘገባ።
1: የተከበራችሁ አድማጮቻችን፣ አሁን ደግሞ ከአቶ ጌዲዮን ጌታቸው ጋር ነው የምንወያየው። ጌዲዮን የአዲስ አበባ ኗሪ ነው። በማህበራዊ መገናኛ አውታሮች ብዙዎች ያውቁታል። በሶሻል ሚዲያ ስልክ መስመራችን ላይ ይገኛል። በቀጥታ ወደ እሱ ነው የምናልፈው። ጌዲዮን ጌታቸው ከአዲስ አበባ። አቶ ጌዲዮን ጌታቸው ጤና ይስጥልን፣ እንደምን አለ?
2: ጤና ይስጥልኝ፣ እንዴት ናችሁ? ሰላም ነው?
1: እናመሰግናለን። እንግዲህ አቶ ብዬ ነው የጠራሁ፣ አንተም ነው ያልሁት። አንተ በኝ ስላልክ ነው ከውይይታችን በፊት አንተ እያልሁ ልቀጥል ወይስ አንቱ?
2: ቀጥ እንደዚሁ አንተ እያልሽ ቀጥል፣ ችግር የለው።
1: እሺ፣ አመሰግናለሁ ጌዲዮን። በመጀመሪያ ለቃለ መጠይቁ ፈቃደኛ ስለሆንህ በጣም እናመሰግናለን።
2: አመሰግናለሁ።
1: ወደ ጥያቄዎች ከማለፌ በፊት እስኪ ጌዲዮን ጌታቸው ማን ነው? ራስክን ለአድማጮች አስተዋውቅልን እባክህ።
2: ኦኬ፣ እንግዲህ አሁን ጌዲዮን ጌታቸው እባላለሁ። አሁን ላይ በጁዳይዝም ዙሪያ አንዳንድ ትምህርቶችን ለማስተማር የተወሰነ እንቅስቃሴዎችን እያደረኩ ነው እና እኔ ማነኝ የሚለውን ነገር ባጭሩ ለመመለስ ያክል እንግዲህ ቀጨኔ አካባቢ ነው የምኖረው። የተወለድኩት ወደ ሸዋ አካባቢ ክፍለ ሀገር ላይ ነው እና እዛ የተወሰነ ጊዜ እዛ ኖር ያለው። ከዛ ወደዚህ ሙቭ አድርገን እዚህ አዲስ አበባ ከመጣን በኋላ እዚህ አዲስ አበባ ላይ ነው እየኖርኩ ያለሁት። አሁን ላይ በሃይማኖታዊ ጉዳዮች ላይ እንቅስቃሴ አደርጋለሁ፣ ሰዎችን ለማስተማር የይሁዲ እምነትን የሚለውን ነገር መንገዱን ለማሳየት ለማስተማር እንቅስቃሴ እያደረግኩ ያለው አንድ ግለሰብ ነኝ ማለት ይቻላል።
1: ጥሩ። እንግዲህ ያው በሶሻል ሚዲያ አብዛኛዎቻችን እንግዲህ ስናይህ ለዛ ነው በዚህ ስለምናውቀው አንተ ልበል ወይ ሳንቱ ብዬ ጥያቄውን ያነሳሁትና እንግዲህ ወደዚህ ስራ ስትመጣ መቼም አላማ አለ? እንደው ምንድን ነው ምክንያት? ምን አነሳሳህ? ከቤተሰቦች ከልጅነትህም ጋር ተያይዞ ያለ ነገር ካለ ግልጽ አድርግልን እስኪ ለእኔም ለአድማጮችም። ጌዲዮን፣
2: ያው እንግዲህ የእኛ ማህበረሰብ ታሪክ ያው ትንሽ ከሌሎች አካባቢ ለምሳሌ ጎንደር ካሉት ቤተ እስራኤሎች ትንሽ ለየት ይላል እና አብዛኛው ነገር በድብቅ ያሉ ነገሮች ናቸው፣ በድብቅ በውስጥ የሚደረጉ ነገሮች ናቸው እና እንደዚህ በውጪ ወይም ደግሞ በትክክል እንደ ይሁዲ ፕራክቲስ የማድረጉ ነገሮች ምናምን የሉም እና ያው ብዙ ጊዜ ይሁዲ ነን የሚለውን ነገር ከቤተሰብ ያው ይነገራል። በዛ ውስጥ አድገናል። ከዛ በኋላ ደግሞ ያው እኔ እያደግኩም ስመጣ ነገሮች እየገቡኝ ስመጣ ያው ይሄን ዘመናዊ ትምህርት ማር ነበረ። ከዛ በኋላ ሀይ ስኩል ላይ ባለውበት ጊዜ በደንብ ስለ እምነት ውስጥ እያጠናሁ እየተማርኩኝ ምናምን በራሴ ስገባበት ከእንትኑ ጋር አይሄድም፣ ከዚህኛው ከዘመናዊ ትምህርት ጋር የሚሄድ አይደለም፣ እኩል አይመጣም እና ስለዚህ እሱን አቁሜ ወደ ሃይማኖት መምጣት አለብኝ የሚለውን ነገር ስለወሰንኩኝ አሁን ባለኝ አቅም ራሴን ለማስተማር ጥረት እያደረግኩ ነው። ያንን ደግሞ ለማውቃቸውን ነገሮች ለሌሎች ወንድሞቼና እህቶቼ በተለያየ አካባቢዎች ላሉ በአማርኛ ቋንቋ መስራት ለሚችሉ ለእነሱ ለማስተማር ነው ጥረት እያደረግኩና በተለይ ይሄን ስራ እንድሰራ ይሄን ትምህርት እንዲያደርገ ያደረገ ምንድን ነው ብዙ ጊዜ ሚሽነሮች በእኛ ባለንበት አካባቢ ብዙ የሚሽን ስራዎች ይሰራሉ እና ኢቨን ራሱ እዚህ ቀጨኔ አካባቢ እኛ ጋር የራሳቸው የሆነ የመሻኒክ ኮንግሪጌሽን የሚባል ቸርች አላቸው እና ወይም ደግሞ ምኩራብ አላቸው። እዛ እንቅስቃሴ ያደረጋሉ። ማህበረሰቡን ወደዛ ኮንቨርት ለማድረግ ብዙ ስራዎችን ይሰራሉ እና በተመሳሳይ እስራኤል አካባቢ ላይ ብዙ ዘመቻዎችን ያደርጋሉ። በአጠቃላይ በዓለም አቀፍ ደረጃ እንደዚህ አይነት እንቅስቃሴዎች ያደርጋሉ እና እኛ ደግሞ በራሳችን በኩል የማህበረሰባችንን ጠንካራ ማህበረሰብ መገንባት አለብን፣ ማስተማር አለብን የሚል ሀሳብ ወደ እኔ ስለመጣብኝ እና ኃላፊነትም ስላለብን ሃይማኖታችን የሚፈቅደው ነገር ምንድን ነው፣ በዚህ በታናህ ውስጥ ያሉት ነገሮች ምንድን ናቸው፣ ክሌም የሚደረጉ ነገሮችም ስላሉ ከነዛ በኩል እነሱን ትክክለኛ ይሁዲ አስተምሮ ምንድን ነው የሚለውን መግለጽና ማስተማር አለብን የሚለው ላይ ነው አሁን በብዛት እየተንቀሳቀስኩ ያለሁት እና በተመሳሳይም እዚህ እኛ ጋርም እንዳልኩሽ ማህበረሰቡ በድብቅ የነበረ ለረጅም ጊዜ ስለሆነ ወደ ክርስትና የመግባቱ እንትን በስፋት ወደዛ እንደዚህ አይነት ነገሮች ስላሉ እዚህም ያለውን ኮሚኒቲ ለማስተማር እና ወደ ትክክለኛ ማንነቱ ለመመለስ በሚለው ላይ ነው እየተንቀሳቀስኩ ያለሁት ማለት ነው።
1: ስለዚህ ዘመናዊ ትምህርት ሙሉ በሙሉ ትተህ ወደ ይሁዳውያን እምነት ጥናት ገብተሃል ማለት ነው ሙሉ በሙሉ?
2: ያ አዎ፣ ትምህርት ኦልሞስት ከተውኩ አሁን ወደ 7 ዓመት አካባቢ እየሆነ ነው። ያው እዚህ እንደሚታወቀው ኢትዮጵያ ውስጥ የሽባ የለም፣ መደበኛ ትምህርት ቤቶች፣ ሃይማኖት ትምህርት ቤቶች የሉም። ያው እንግዲህ በዚህ በኢንተርኔቱም በዩቲዩብም ባሉት የኢንተርኔት አክሰሶች ተጠቅሜ ያው የተለያዩ የይሁዲ እውቀቶችን ለማግኘት እንደዚሁም መጽሐፎችን በማንበብ ራሴን ለማስተማር ሆነው ጥረት እያደረኩ ያለሁት በዛ ልክ ነው አሁን እየተንቀሳቀስኩ ያለሁት ማለት ነው።
1: እንዳሁን በኢንተርኔት አማካኝነት ብቻ ነው አሁን እምነቱን ለማጥናት የምታደርገው ጥረት እየቀጠልክ ያለኸው እንደ ወይስ ፊት ለፊት መምህር አጋጥሞህ ተምረህ ታውቃለህ? እንደው ፊት ለፊት አግኝቶ ያስተማረህ መምህር አለ?
2: በአካል በሚባል ደረጃ ለ45 ቀን የሚሆን አንድ የሞሮኮ ይሁዲ ነው፣ ግን ያው ወደ እስራኤል አላህ ከሞሮኮ ነው ያደረገው እና እሱ አስተምሮን በተያዙ ማለት የሃላካ ትምህርቶች እዚሁ መጥቶ እኛ ጋር 45 ቀን ቆይቶ አስተምሮን ከዛ በኋላ ለተማርንበት ሰርቲፊኬት ሰጥቶን ምናምን ነው ሄደው እና
1: ከእስራኤል ነው የመጣው። ወደ እሱ
2: ከእስራኤል ነው የመጣው እሱ 45 ቀን አስተምሮናል። ከዛ በዘለለ ግን እንደዚህ በቀጥታ ፌስ ቱ ፌስ ያስተማረን ወይም ደግሞ ያስተማረኝ የለም እኔ በግሌ። ያው እንደዚህ በዙሞች ግን ከትምህርቶችን እንማማራለን። ለምሳሌ ራባይ ጽፊካ የሚባሉ አንድ አስተማሪያችን አሉ። እሳቸው በየሳምንቱ አንዳንድ ቀን እየገቡ ፓራሻ ተሸቦ ያስተምሩናል። እንደዚህ ብዙዎቹ ትምህርቶች በቃ በኦንላይን ናቸው እንደዚህ የምንማራቸው ማለት ነው።
1: ከዚህ የመጣ ይሁዲ የሞሮኮ ይሁዲ ከእስራኤል መጡ አስተማረን ያልከው እነማንን ነው ያስተማረው? አንተን ጨምሮ እንዲህ እንደ ፍላጎት ያላቸውን ሰዎች ነው ወይስ ቀጨኔ አካባቢ የሚገኙ ማህበረሰቡን ሰብስበው ነው ያስተማሩት?
2: ያስተማረው ከእኛ ሙክራ ውስጥ እኛ ሜምበር የሆኑት ነው ማለት እኛ ሲናጎግ አለ ቀጨኔ፣ እዛ ውስጥ የሚሳተፉትን እና የእኛ ሜምበሮች እና የእኛ የዛ የኮንግሬጌሽኑ አባል የሆኑትን ነው ያስተማረው። ከነዛ ውስጥ ያልተማሩ ሰዎች አሉ በስራ ምክንያት ምናምን፣ እንደዚሁ ደግሞ ከነዛ ውስጥ የሚችሉትን እና መማር የሚችሉትን ሰዎች ነው ያስተማረው እሱ ማለት ነው።
1: እንዴት አገኛችኋቸው? እንዴት መጡ?
2: ራባዩ ነው ራባዩ የመጡት እንግዲህ በተለያየ ጊዜ ከእስራኤል እኛ ጋር እየመጡ የሚጎበኙ ሰዎች ነበሩ። እንደ ራባይ ኤላሁ ብርንባሆም ይባል ነበር ትልቅ ራባይ እንትን ውስጥ የሚሰራ ማለት ምንድን ነው ይሄ ቤት ድር ውስጥ ነው የሚሰራው እና እሱ መቶ ጎሚቶን ነበር። ከዛ ደግሞ ከኛ ጋር ፊልም እየሰራች ያለች መልካሽ ሀብታ የምትባል ከእሷ ጋር ሁለቱ ሆነው እሱን አናግረውት ምናምን ነው እነሱ ናቸው ወደዚህ እንዲመጣ ያደረጉት ማለት ነው።
1: ስለዚህ ያው አውቆ ማህበረሰቡን አውቀው ሊያስተምሩ ነው የመጡ ማለት ነው። አንተን እንደው ስናይህ በዩቲዩብ እኔም ሳይህ አለባበስህ ሁሉ ነገርህ ያው በውጭ ስትታይ እዚህ እስራኤል ሀገር የሀረዲ ማህበረሰብ ተብሎ እንደሚኖረው ሌላማ ዓለም በእርግጥ ይኖራል የዚህ ማህበረሰብ አባል እንደዛ ነው። አንተ ኢትዮጵያ ውስጥ እንዲህ አድርገህ ስትንቀሳቀስ እንዴት ነው? ተጽዕኖ የለውም ወይ? እንዴት ነው በነጻነት የምትንቀሳቀሰው?
2: በእርግጥ ያው ትንሽ ተጽዕኖዎች አሉ። ነገር ግን ያን ያክል እንደዚህ ከፊዚካል አታካም ይያዙ ተጽኖች ይሉም በብዛት የሚያጋጥሙኝ እንደዚህ በቃ የመሳቅ የማሽቋጠጥ የማሽማጠጥ አይነት ነገሮች በብዛት ያጋጥሙኛል በምንቀሳቀስበት ጊዜ። ግን እኔ እነዛን ነገሮች እንደሚመጡ አስቀድሜ ያቃቸዋለሁ። በማህበረሰብ ውስጥ ያሉትን አመለካከቶች እንደዚህ ያለመቀበል አይነት ነገሮችን አስቀድሜ ያቃቸዋለሁ። ምክንያቱም ይሁን ይሆነሽ ስትንቀሳቀሽ በየትኛው ማለም ብትሄጂ የሆነ የመግፋት ነገሮች አሉና ተዋችንም ስለሚናገር ማለት ይሄ ጥላቸው የሚጀምረው ገና ከሲናይ ነውና ተራን ስንቀበል ጀምሮ ይመጣ ነውና እሱ ያው ስለማቀውም ያን ነገር አመኘበት ነው የገባሁት። ሰዎች የተለያየ ነገር ሊሉ ይችላሉ፣ ይሳደቡ ይችላሉ፣ እንደዚህ በማህበራዊ ህይወት ጋር ተያይዞ የማግለል ነገሮች ሊያመጡ ይችላሉ። ግን እነዛን ነገሮች እኔ አስቀድሜ ነው የተቀበልኳቸው። ወደዚህ እንቅስቃሴ ውስጥ ገባ፣ ወደዚህ ላይፍ ውስጥ ገባ እነዚህ ነገሮች እንደሚመጡ ስለማቅ ለነዛ ነገሮች ወጋ አልሰጥም ወይም ደግሞ ቦታ አልሰጣቸውም። እኔ ማድረግ ያለብኝ ብቻ ለራሴ ማድረግ እንፈልገውን ሃይማኖቴ ወይም ደግሞ ኦሪት የምታዘውን ነገር ብቻ ለማድረግ እንቀሳቀሳለሁ እንጂ ሰዎች ምን ይላሉ ሰዎች ምን ያስባሉ የሚለው ነገር ያው ቦታም ስለማልሰጠው ከዛ እንግል ነው የማይሆነው ማለት ነው።
1: እንዶክ ለምን እንደዛ መረጥህ? ዝም ብለህ ያው እንደማንኛውም ሰው አለባበስ ለብሰህ የትምርቱን ስርዓት ሂደቱን ማስኬዳት ትችልም ነበር?
2: አዎ እንግዲህ ከጁዳይዝም ውስጥ ገቢ ወይም ደግሞ ወደ ሂዱነት ስንገባ አለባበስ ራሱ ወይም ደግሞ እንዴት መልበስ አለብን የሚለው ነገር እያንዳንዱ ላይፍ ስታይላችን ውስጥ ወይም ደግሞ ህይወታችን ውስጥ የኦሪት ትእዛዝ አለበት። ስለዚህ እንዴት መልበስ አለብን፣ እንዴት መመገብ አለብን፣ እንዴት ላይፋችንን እንዴት መኖር አለብን የሚለውም ነገር ያው የኦሪት ትእዛዝ አንዱ አካል ነው እና ስለዚህ እኔ ደግሞ ጀስት አይሁዳዊነቴ ወይም ደግሞ አንድ ሰው እኔ ይሁዲ በመሆኔ የሚያሳፍረኝ ነገር የለም። ሰዎች የራሳቸውን ፍልስፍና ራሳቸው ፈልስፈው ራሱ የሆነ ነገር ክሬት አድርገው በነፃነት በሚንቀሳቀሱበት በዚህ ዓለም ውስጥ እኔ ደግሞ ራሴን ደብቄ የምንቀሳቀስበት ምንም ምክንያትም ራሱ ያለ መስሎ ስለማይታየ ማለት ነው። ስለዚህ ራሴ በራሴ ምክንያት ማለት ብዙ ጊዜ ምን አለም እየፈራን ወይም ደግሞ እየተደበቅን ራሳችንን ዝቅ የምናደርግበት ነገሮች አሉ። አሁን ለምሳሌ የእኛን ማህበረሰብ በተወሰ ራሳቸውን ነው ሀይድ ያደረጉት ማለት የሃይማኖታዊ ስርዓት የሚያደርጉበት ቦታ ራሱ ከመኖሪያ ቤት ጋር ተመሳሳይ ነው። ከዛ በኋላ ሌላው ማህበረሰብ አያውቀውም ራሱ የሃይማኖት ቦታ መሆኑ ምናምን ምናምን አያውቅም እና ራሳቸውን ነው የሚደብቁት። ኢቭን ለልጆቻቸው ራሱ በስነ ስርዓት አያስተምሩ። ምክንያቱም ልጆች ይሄን ሚስጥሩን አውጥተው ለሌላ ይናገራሉ፣ ይሄ ከተሰማ ይገሉናል፣ ይጨርሱናል በሚል አይነት እሳቤ ውስጥ ራሳቸውን ደብቀው ነው የኖሩት። እና ያ ራስን መደበቅ ደግሞ በጊዜ ሂደት ራስን ወደ ማጥፋት ወይም ደግሞ ማንነት እየተሸረሸረ ወደ መጥፋት ደረጃ ነው የሚመጣው። እና እኔ የሚመጡትን ችግሮች መጋፈጥ መቻል አለብን። የሆነ ችግር ካልፈታሽው ችግር ሆኖ ከተቀመጠ ሌላ ችግር ነው ራሱን ይዞ የሚመጣው። እና ጀስት ጊዜውም አይደለም ራሱ ልንደበቅበት ብዬ አስባለሁ። እና ከዛን ግን ነው እኔ በነፃነት መንቀሳቀስ አለብን ብዬ ማስበው ማለት ነው።
1: እንደው መንገድ ላይ ስትሄድ የተለያየ ቦታ ሰዎች አይጠይቁህም ምንድን ነው ምን አይነት አለባበስ ነው ብሎ? መቼም ብዙ ሰው ላያውቅ ይችላል እንዲህ አይነት አለባበስ የይሁዳውያን አለባበስ መሆኑን።
2: አዎ የሚገርምሽ በማህበረሰቡ እንደ በአብዛኛው ስትመለከች እንደዚህ ጠይቆ የመረዳት አይነት ዝንባሌ የለውም ማህበረሰቡ። እና ጀስት በቃ ወይ ከሳቁ ወይ ካሽሟጥጡ የሆነ ለየት ያለ ነገር ሲያዩ እንደዚህ አይነት ነገር ነው አብዛኞቹ የሚያደርጉት ማለት ነው። አንዳንዶቹ ደግሞ ጀስት እኔ ሙስሊም እንደሆንኩኝ የሚቆጥሩ ሰዎች አሉ። ከኪፓ ምናምን ከሙስሊሞች ጋር ስለሚመሳሰል ልክ እንደ ሙስሊም የሚቆጥሩ ሰዎች አሉ። አንዳንዶች ደግሞ በደንብ እንደዚህ የሚያውቁ የገባቸው ሰዎች ሰላም ብለውኝ አክብረውኝ ምናምን እስራኤል እንወዳቸዋለን ምናምን የሚሉም ሰዎች አሉ። እና በዛው ልክ ደግሞ እንደዚህ የማሽሟጠጥ አይነት ነገሮች የሚያደርጉ ብዙዎች ናቸው። እና በአብዛኛው ማህበረሰቡ ስትመለከችው ግን ነገሮችን ጠይቁ የመረዳት ለምንድን ነው እንደዚህ የሆነው ከምን ተነስቶ ነው የማለትና የመጠየቅ ልማዱ ያው የተለመደ ነገር አይደለም፣ ብዙዎችም የሚያደርጉት ነገር አይደለም።
1: አዎ የዩቲዩብ ቻናል አለህ ጌዲዮን?
2: የዩቲዩብ ቻናል አለኝ። ሪታርት ቱ ጁዳይዝም ወይም ደግሞ ወደ ይሁዲ ማንነት ወይም ደግሞ ወደ ይሁዲ እምነት መመለስ የሚል ትርጉም ሊኖረው ይችላል ወደ አማርኛ ሲመጣ ማለት ነው። ስለዚህ በዩቲዩብ አሁን ላይ በቻልኩት አቅም ያው የግል ህይወትም ስላለ በራሴም ህይወቴንም ለማስኬድ ሌላም ስራ ስለምሰራ ከሱ ጋር አያይዤ ያው ይሄኛውን ዩቲዩብን እንሰራበት አለ። ያው ፌስቡክ ላይም በስፋት እንቀሳቀሳለሁ። ያው በስሜን ያለው ጊዶን ጌታቸው ነው የሚለው። እንደዚሁም በተለያዩ ፕላትፎርሞች በቲክቶክ ላይም በተወሰነ ሁኔታ ያው አክቲቭ ባይባልም እንቅስቃሴዎችን እዛ ላይ ማደርጋለሁ። ዌብሳይትም የራሴን እንግዲህ ቢውልድ ለማድረግ እየጣርኩ ነው። በዝራታሸም እሱንም እንግዲህ ወደፊት የራሴ የሆነ ዌብሳይት ኖሮኝ እዛ ላይ ደግሞ በጣም ብዙ ጽሁፎችን እያዘጋጇቸው ያላቸው አሉ። እነሱን እዛ ላይ የማስቀምጥበት ሁኔታዎችን ለመፍጠር እየጣርኩ ነው። እና ይሄን ሪተርን ቱ ጁዳይዝም የሚለውን ቻናል ኦልሞስት አሁን ከከፈትኩት ያው አንድ አመት አካባቢ እየሆነው ነው። ነገር ግን ያው በመሀል ላይ መቋረጦች ነበሩ ከዚህ ከህይወት ጋር ተያይዞ ከስራ ጋር ያው ኑሮ አይሞላም እና መርባሯት ስለሆነ በዛ ምክንያት ትንሽ መሀል ላይ ትቼው ነበር። አሁን ላይ በደንብ ለማስኬድ ጥረት እያደረኩ ነው። ሶ ሪተርን ቱ ጁዳይዝም የሚባል ቻናል አለኝ።
1: አዎ፣ የምታስተላልፈው መልእክት በዋነኛነት ትኩረቱ ምንድን ላይ ነው? በዚህ ዩቲዩብ ቻናል የምታስተላልፈው መልእክት
2: ጀነራሊ አሁን በዚህ በዩቲዩብ የምሰራቸው ስራዎች ምንድን ነው? ሰዎች ወይም ደግሞ የተለያዩ አካላቶች በተለያየ ቋንቋ ይሄን የኛን ታናክን በተለያየ ትርጉሞች ተርጉሞ የሚጠቀሙ ሰዎች አሉ። የራሳቸው የሃይማኖት ርዕዮተ ዓለም የሚከተሉ ማለት እና እነሱ ደግሞ ያንን መጽሐፍ የኛን ታናክ ለራሳቸው በሚፈልጉት መልኩ ኢንተርፕሬት እያደረጉ ለራሳቸው አላማ ለራሳቸው የሃይማኖታዊ አላማ የሚጠቀሙበት ሁኔታዎች አሉ። እነሱ አካላቶች ደግሞ መጥተው ከኛ ጋር ደካማዎችን ወይም ደግሞ ብዙ የሃይማኖት እውቀት የሌላቸውን ሰዎች እነዛን የተወሰኑ የታናክ ክፍሎችን በመጥቀስና የእነሱን አንደርስታንዲንግ ወይም ደግሞ የእነሱን አረዳድ ከዛ ጋር በማገናኘት የማህበረሰቡን ወደ እነሱ እምነት ወደ ተለያዩ የክርስትና ሴክቶች ውስጥ የማስገባት ዝንባሌዎች አሉ፣ ሁኔታዎች አሉ። እኔ የምሰራው ነገር ምንድን ነው? እነሱ የሚያነሳቸው ክሌሞች አሉ። እኛ እንዴት ነው መረዳት ያለብን? ነቢያቶቹ እንዴት ነው ይሄን ነገር ያስረዱት? አውዱ ምንድን ነው? ኮንቴክስቱ ምንድን ነው? እያል ትክክለኛውን የጁዳይዝም አስተምሮ ለህዝቦቻችን፣ ለእኛ ኮሚኒቲ፣ ለእስራኤል ህዝብ ለሆነው ያንን መግለጽ ነው። በአማርኛ አንደርስታንድ ለሚያደርጉት ማለት ነው። በተለያየ ቋንቋ የሚሰሩ ሰዎች አሉ። ለምሳሌ በስፋት አሜሪካ ላይ የሚታወቀው ራባይ ቶቢያ ፊንገር አለ። ለምሳሌ አሁን እሱ የኢትዮጵያን ቤተ እስራኤል ራባናቶችን ጋብዞ ነበር እሱ ዩቲዩብ ላይ እና ምንድን ያቀረበላቸው ጥያቄ ሚሽነሪዎች ወይም ደግሞ ከዚህ ከአሜሪካ የሚመጡ ሚሽነሪዎች የኢትዮጵያ ቤተ እስራኤልን ወደ ክርስትና ኮንቨርት ለማድረግ በጣም በስፋት እስራኤል ውስጥ እየተንቀሳቀሱ ነው እና ያን ነገርም ሲያደርጉ ይታያል። እናንተ ያን ነገር ለመከላከል እና ማህበረሰቡን ለማስተማር ምን አይነት ስራ እየሰራችሁ ነው? ምን ትላላችሁ? ዚሬ ብሎ ጥያቄ አቅርቦላቸው ነበር እና እኔም ደግሞ ምናልባት ያን ነገር ለመፍታት የተወሰነ ነገር ማድረግ የሚችል ከሆነ የሚል ሀሳብ ስላለኝ ጀስት ታናክ ምን ይላል የሚለውን ነገር ነው ለማስረዳት መሞክረው ማለት
1: ነው። ተቃውሞ አይገጥምህም በትምህርት የምታስተላልፈው ትምህርት? እንደው እንግዲህ ያው ኮሜንት ምላሽም ይሆናል እዛው የምታስተላልፈው መልእክት ላይ በጽሁፍ ወይም እንደው በሌላ በተለያየ መንገድ ተቃውሞ አይነሳብህም?
2: በእርግጥ ኮሜንት ሴክሽኖች ላይ የሚነሱ ተቃውሞዎች አሉ። አግባብነት ያላቸው ተቃውሞዎች አሉ፣ ያለ አግባብ የሚነሱ ተቃውሞዎች አሉ። ነገር ግን እዛም ለዩቱብ ላይ ይገልጸዋለሁ ወይም ደግሞ አስቀምጫለሁ። እኛ አላማችን ከማንም እምነት ጋር ወይም ደግሞ ከተለያዩ እምነቶች ጋር ችግር የለብንም። ማንም ሰው የፈለገውን እምነት መከተል ይችላል። የሌሎችን እምነት ለማጥፋት ወይም ደግሞ ሌሎች እምነት ውስጥ ያሉ ሌሎች ኔሽኖችን ወይም ደግሞ ሌሎች ህዝቦችን ወደ እኛ የማምጣትም አላማ አይደለም። እኔ እየተንቀሳቀስ ያለሁ መሰረት ነው። እኔ የራሴን ማህበረሰብ፣ የራሴን እምነት፣ የራሳችንን ማንነት የመግለጽና የማስተማር ነው። ስለዚህ እኔ እያደረግኩ ያለሁት የእኛን ማህበረሰብ ፕሮቴክት ማድረግ ነው፣ መጠበቅ ነው። ስለዚህ አንቲ ወይም ደግሞ የእነሱን እምነት ለማጥፋት የምንቀሳቀስ የሚመስላቸው ሰዎች አሉ። የተሳሳተ ነገር ነው በቪዲዮ ስለገለጽኩት ማለት መሰረታዊ ዓላማ አድርጌ እየተንቀሳቀስ ያለሁትን የምንድን ነው የእኛ የይሁዲ እምነት ምን ይላል? እነዚህ ሰዎች ወይም ደግሞ እነዚህ በተቃራኒ እምነት ያሉ ሰዎች እንደሚያስተምሩት ነው ወይ አባቶቻችን ያስተማሩን ኦሪታችን የሚለው ነቢያቶች ያስተማሩን እንደዛ ነው ወይ የሚለውን ነገር የይሁዲን አስተምሮ መግለጽ ማሳየት መውጣት ነው እንጂ ከሌሎች እምነት ጋር ተቃራኒ ቆሞ የእነሱን እምነት የማጥፋትና ሌሎችን ኔሽኖችን ወይም ደግሞ ሌሎች አዛቦችን ሰብኮ ወይም ደግሞ በስብከት መንክ ወደ ጁዳይዝም የማምጣት እንቅስቃሴ እያደረገ ስላልሆነ በዚህ ልክ ቢረዱት ብዬ አስባለሁ እኔ።
1: እንግዲህ ጥሩ ነው። ቀደም ሲል ቀጨኔ አካባቢ ሚሽኖች አሉ፣ የሃይማኖት ተቋማት ምዛ አካባቢ ከፍቷል ብለኛልና በምን ምክንያት ይሆን እንደው በተለየ ሁኔታ ነው ወይስ በማንኛውም ቦታ የእምነት ተቋማት እንደሚከፍቱስ እንደሚያቋቁሙት ነው ወይስ እዛ ላይ ቀጨኔ ላይ ተለየ ትኩረት አለው?
2: እንግዲህ ስትመለከች በአንጻራዊነት አሁን መሳኒክ የሚባሉት ወይም ደግሞ መሳኒክ ኮንግሬጌሽን የሚባሉት ካየሻቸው ጀስት ፊዚካሊ ወይም ደግሞ በውጭ ባህሪያቸው ጀስት እንደ ይሁዲ ናቸው። የሚንቀሳቀሱትም ወይም ደግሞ ታርጌት የሚያደርጉት ይሁዲ አለ ተብሎ የሚታሰብበት ቦታ ላይ ነው የሚንቀሳቀሱት ማለት። አሁን አዲስ አበባ ብትሄጂ ሌላ ቦታ ታገኛቸው። አይ ቲንክ አሁን በቅርቡ ወደ መገናኛ አካባቢ ያው እዛ ቤት ፕራይሎች የሚንቀሳቀሱ ስላሉ ወደዛ አካባቢ ያሉበት ሁኔታ አለ፣ ሁለተኛ ብራንች ማለት ነው። እና እዚህም የይሁዲ ኮሚኒቲዎች ስላሉ ጀስት እነሱን ወደዛ ወደ ክርስትና የማስገባት እንትን አላቸው። እና በእነሱ ቴዎሎጂ ውስጥ ምን የሚባል ነገር አለ? እነዚህ ይሁዲዎች ወይም ደግሞ ይሁዲ ኮንቨርት አድርጎ ወደ ክርስትና ካልገባ መሲሐቸው ተመልሶ ሁለተኛ አይመጣም የሚል አስተምሮ ስላላቸው እያንዳንዱን ይሁዲ ባለበት አካባቢዎች እየተንቀሳቀሱ ይሁዲን ወደ ክርስትና እምነት ውስጥ የማስገባት እንቅስቃሴ ያደርጋሉ። እና እኛ ደግሞ ማህበረሰባችንን ኮሚኒቲያችንን መጠበቅ አለብን፣ ማስተማር አለብን የሚል እንቅስቃሴ ነው እያደረግን ያለ ነው ማለት ነው።
1: እዛ መገናኛ አካባቢ ስትል ወደዚህ ወደ እስራኤል ሀገር ለመምጣት የሚጠባበቁ እዛ ያለው ማህበረሰብም አለ እና እዛ አካባቢ ትገናኛላችሁ?
2: እንግዲህ ከመገናኛ ካሉት ጋም ጎንደር ካሉት ጋም የጠበቀ ግንኙነት አልነበረም እስከዛሬ። ያ የሆነበት ምክንያት አይዶን ነው አላውቅም፣ ግን አሁን ላይ ብዙ ሰዎች እኔን የሚያወሩ ልጆች አሉ ከኛ ጋር መገናኘት እኛን መጎብኘት እና እነሱን መተን እንድናያቸው የሚፈልጉ አሉ። አይ ቲንክ እኔ እንትን ይመስለኛል ብዙ ጊዜ ከዛ ካለው ከአስተዳደር ጋር ብዙ ሰው እንደዚህ ከማይታወቅ ሰው ወይም ደግሞ ከሌላ ጋር የመጣ ሰው እዛ ምኩራባቸው ጋር እዛ የመግባት እንትኑ ሎ ነው እና ያው በጥበቃ ምናምን ስለሆነ ከደህንነትም አንጻር እንደዚህ ስላሉባቸው ይመስለኛል ብዙም ጠንካራ ግንኙነቶች አልነበሩም ከኛ ጋር። ግን በኢዝራት አሸም ወደፊት ከእነሱ ጋር እዛም ካሉት ጋር ጥሩ ግንኙነትን ለመፍጠር አስባለሁ እና ወደፊት በኢዝራት አሸም እንደዚህ ይሆናል ብዬ አስባለሁ።
1: የኢቨራይስ ችሎታ ምን ያህል ነው ጌዲዮን?
2: እንግዲህ እንዳልኩሽ እኔ በሃይማኖቱ ብትይ በቋንቋም ደረጃ ብትይ ያው መደበኛ ትምህርት ቤት ወይም ደግሞ እንደዚህ የሽባ ውስጥ ቁጭ ብዬ የተማርኩ ሰው አይደለሁም። ከምኖረው መደበኛ ህይወት ጎን በጎን ነው ትምህርቶችን ወይም ጥናቶችን የማደርገው ማለት ነው። ኢብራይስጥ ችሎታዬን በተመለከተ እኔ አሁን ሙሉ በሙሉ ወይም ደግሞ ኢብራይስጥ ተናጋሪ ነኝ ማለት አልችልም። ኢብራይስጥ ማንበብ መጻፍ እችላለሁ። ከዛ በዘለለ ግን እንደዚህ ፐርፌክት የመናገር ችሎታው የለኝም እና በኢዝራት አሸም አሁን እሱም ላይ ጥራት ላይ ነኝ። በቅርቡ በትክክል ወደ መናገርና ወደ መረዳት እመጣለሁ ብዬ አስባለሁ። ከብረስት ጋር ተያይዞ ይሄን ያለው አብዛኞቹን ትምህርቶችም የምማራቸው ያው በእንግሊዝኛ ነው፣ ምክንያቱም እዛ ዘመናዊ ትምህርቱ ጋር እንግሊዝኛ ስላለ እሱ ላይ የተሻለ ችሎታ ስላለኝ እንግሊዝኛው ላይ በዛ በኩል ነው የምማረው ትምህርቶችም ራሱ ማለት ነው።
1: ጌዲዮን፣ ለወደፊቱ ከተወሰኑ አመታት በኋላ ምን እንጠብቅ? ማሳካት የምትፈልገው አላማ ምንድን ነው?
2: እንግዲህ በኢዝራት አሸም ራሴን የተሻለ ሰው አድርጌ ምን ማለት ነው? የተሻለ ሰው ማለት መደበኛ ትምህርት ወስጄ ኮርሶች ወስጄ ወይም ደግሞ የሽባ ገብቼ ጥሩ አስተማሪ ወይም ደግሞ ጥሩ ራባይ ሆኜ የመምጣት ፍላጎት አለኝ። ከዚህ ጋር በተያያዘ ደግሞ ልክ እንደ እኔ የሚሰሩ የተለያዩ ወንድሞችና እህቶችን የማፍራት ፍላጎት አለ ማለት እንደዚህ ማህበረሰቡን በመጠበቁ ዙሪያ ማለት እንደዚህ ሚሽነሪዎችን በመከላከል ዙሪያ ብዙ የሚሰሩ ጓደኞችን የማፍራትን የመማቃቸውን አስተምሬ እንደዚህ በጋራ የምንንቀሳቀስበትን እና ራሱን የቻለ መደበኛ ተቋም ከፍተን ይሄን ስራ የሚሰራ ተቋም የመመስረት ፍላጎት አለኝ። እንግዲህ በኢዝራት አሸም ይሳካል ብዬ አስባለሁ።
1: ሌላ ማስተላለፍ የምትፈልገው መልእክት ካለ ማስተላለፍ ትችላለህ ጌዲዮን?
2: ኦኬ እንግዲህ በመጀመሪያ ደረጃ አክብራችሁ ስለጋበዛችሁኝ እናንተን የካነ ሬዲዮን አመሰግናለሁ። አጭም እንግዲህ ስለደወልሽልኝና ስለጠየቅሽኝ በጣም ማመስገን ፈልጋለሁ። በተጨማሪም እንግዲህ በዚህ በማደርገው እንቅስቃሴ ላይ እየደወሉ የሚያበረታቱኝ ብዙ ሰዎች አሉ። በርታ፣ የምናግዘው ነገር ካለ እናግዝሃለን እያሉ የሚደውሉ ብዙ ሰዎች አሉ። እነሱም ማመስገን ፈልጋለሁ። እንደዚሁም ሚዲያው ላይ እየተከታተሉ ሀሳባቸውን፣ አስተያየታቸውን፣ መልካም ሀሳባቸውን የሚሰጡኝን በሙሉ ማመስገን ፈልጋለሁ። ሁላችሁም እንግዲህ አሸም ይባርካችሁ ማለት ፈልጋለሁ።
1: አቶ ጌዲዮን ጌታቸው ከአዲስ አበባ ስለነበረን ቆይታ በጣም እናመሰግናለን። አዲሱን አመት ለመቀበል ዋዜማ ላይ እንገኛለን። በዕብራውያን ዘመን አቆጣጠር 5787ኛውን አመት ልንቀበል ዝግጅት ላይ ነን። በኢትዮጵያ ዘመን አቆጣጠር ደግሞ 2019 ዓመተ ምህረት ሊገባ ነው እንቁጣጣሽ በዓል። ሁለቱም በዓል እንግዲህ እስራኤልም ኢትዮጵያም ይሄን አዲስ አመት በዚህ አመት በሚገርም ሁኔታ አንድ ቀን ነው የምናከብረውና መልካም አዲስ አመት ይሁንልህ። በጣም እናመሰግናለን።
2: አመሰግናለሁ። እሺ ሸነቶባ
1: እናመሰግናለን። መልካም አዲስ አመት።

የተከበራችሁ አድማጮቻችን ስርጭታችን ሊገባደሉት ስንደቃ ቀርቷል። አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን። ዘገቻሉ ደረሱን ዜናዎች እንደምት እንግዲህ ፖሊስ በከፍተኛ ደረጃ አካባቢውን መንደሩን ለማጥጥብ ስርዓት ለማስከበር ተጠንቀቅ ላይ ይገኛል። መከላከያ ሰራዊትም እንደዚሁ። ፕሬዚዳንት ዶናልድ ትራምፕም በሞካሽ ተራራ ላይ ምጥቃት እናደርሳለን ያሉ ኢራን እንደገና ጦርነት ሊቀሰቀስ ይችላል የሚል ስጋትም እንዳለ በእስራኤል በዚህ ድረ በከፍተኛ ደረጃ በተጠንቀቅ ላይ ትገኛችላል። እኛ ደግሞ መልካም አዲስ ዓመት ይሁንላችሁ ይላል። በተለይ ዘንድሮ ደግሞ የኢትዮጵያ አዲስ ዓመትና የእስራኤል ምድር ሻሻና ባንድ ቀን የሚሉበት ነው። ዛሬ እንግዲህ ዋዜማው ምሽት ነው። እንደ ኢትዮጵያ ዘመን አቆጣጠርም ዛሬ መስከረም 1 2019 ዓመተ ምህረት ነው። መልካም አዲስ በዓል እንቁጣጣሽ እንላለን። ሁሉም እንኳን አደረሳችሁ። በቀኑ ስርጭታችን እስከምንገናኝ መልካም ቀን፣ በድጋሚ መልካም አዲስ ዓመት ይያን። አብራችሁ ቆዩአችሁ ባይነኝ የቴክኒክ ባለሙያችን አቪያታር ምስጋና ያደርሰውልናል። መልካም ቀን ይሁንላችሁ።

0: ክብራትና ክብራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
2: ተመስልን የተከበራችሁ አድማጮቻችን እንደምን ቆያችኋል? እንኳን አደረሳችሁ እንቁጣጣሽ በማለት የቀኑ ዝግጅታችን ጀምረናል። ዛሬ ለቱ እንደብራዮን ዘመን አቆጣጥር ዮም ሽሺ ካፍቴት በኢሉል ታፍሽን ፔቫቭ እንደ አውሮፓ ዘመን አቆጣጥር ሰፕቴምበር 11 2026 እንደ ኢትዮጵያ ዘመን አቆጣጥር መስከረም 1 2019 ነው። የቴክኒክ ባለሙያችን ኢላይ ቤንሻባት ስቱዲዮ ተረኛ የጮባይ ነኝ። ስርጭታችን እንደተለመደው እስከ ቀኑ 2 ሰዓት ድረስ ይቀጥላል። በዚህ አንድ ሰዓት ስርጭት ዜና ይነበባል። ወቅቱን የተመለከተ ዜና ትንታኔ እንዲሁም በዓሉን በተመለከተና የሳምንታዊ ዮሪት ትምህርት በተከታታይ ይቀርባል። ስርጭታችን ፍጻሜ ድረስ ቆይታችሁ ከኛ ጋር ነው። ያን አሁን ወደ ዜና ወስዳችኋለሁ። በቅድሚያ አርስተ ዜና። አዲስ አመት ምክንያት በማድረግ በአለም ትልቁ ባንዲራ ተብለበለበ። መከላከያ በአዛ የሚወስደውን እርምጃ እንደቀጠለ ነው። ይበዚህ እንዳለ የሮሻሻናን አዲስ አመት ምክንያት በማድረግ በመከላከያ ልዩ ልምምድ እያደረጉ ነው። የፍልስጤም ብዙሃን መገናኛ እንዳስታወቀውም 9 ፍልስጤሞች መቁሰላቸውን አስታውቋል። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። የእስራኤል አዲስ አመትን ምክንያት በማድረግ በአለም ትልቁ ባንዲራ ተውለበለበ። የእስራኤል አዲስ አመት ዋዜማ ምክንያት በማድረግ 40 ሜትር ከፍታ ያለው የአለም ትልቁ ባንዲራ የእስራኤል ባንዲራ ተውለበለበ። በሃይፋ ከተማ ተውለበለበው ባንዲራ ይሄም የተደረገበት ምክንያት በሀገራችን የምንኮራ አንድነታችን የተጠበቀ የኮሩ ህዝብ መገለጫችን ነው በሚል መልእክት እንደሆን ተደርጓል። በቅርቡም በአለም የጊነስ መጽሐፍ ውስጥ እንደሚመዘገብና በእውቅና ይሰጣል ተብሎም ይጠበቃል። መከላከያ በአዛ የሚወስደውን ዘመቻ እንደቀጠለ ነው። ከአዛ ሃኒዮንስ በተባለች ከተማ የአንድ መሐመድ ያዝሪን የተሰኘን የሽብርተኞችን ኃላፊ መግደሉን አስታውቋል። ይህ ሽብርተኛ ጸረ እስራኤል እንቅስቃሴና የሽብር ፈጠራ ድርጊት የሚያካሂድ የሚያሰባስብ ሽብርተኞችን አዛዥ ሆኖ ሲያገለግል እንደነበር ተገልጿል። በጥቃቱም ሌሎች ሽብርተኞችና የጎበዝ አለቃዎችም አብረው እንደተገደሉ መከላከያ አስታውቋል። የሮሻሻናን ምክንያት በማድረግ መከላከያ ልዩ ልምምድ እያደረገ ነው ተባለ። ይህ ምድርስ የሮሻሻና የሚያዲሱን አመት ምክንያት በማድረግ በይሁዳና ሰማርያ ልዩ ብርጌድ በአስቸኳይ ተጠርተው ልዩ ልምምድ ማድረጋቸውን ተገልጿል። ይህም በድንገት ሊነሳ የሚችሉ ክስተቶች ጦርነቶችን ለመቋቋምና ብሎም ለመመከት እንዲያስችል ተብሎ አስቀድሞ የተዘጋጀ እንደሆነ ተገልጿል። የፍልስጤም ብዙሃን እንዳስታወቁትም 9 የሚሆኑ ፍልስጤሞች መገደላቸውን መቁሰላቸውን አስታውቀዋል። በደቡብ አዛ ባህን ዮኑስና በራፊያህ የባህር ዳርቻ በታንክ በተደረገ ተኩስ መቁሰላቸውን ይህ የብዙሃን መግለጫ አስታውቋል። በዚህ እንዳለ ሁቲሞችን በየመን ተጨማሪ ከተሞችን መቆጣጠራቸውን ቀጥሏል። አንድ የፈረንሳይ ጣቢያ እንዳስታወቀውም ባብ አሊ ማንዳብ የተሰኘችውን ከተማ ሁቲሞች መቆጣጠራቸውና ወደፊትም እየገሰገሱ እንደሆነ አስታውቋል። የሳውዲ አረቢያ ልዑል አልጋ ራሽ ንጉስ መሐመድ ቢን ሰልማን ፕሬዚዳንት ትራምፕን ፍቃድ ጠይቀው ነበር በሁቲሞች ላይ ጥቃት ለማድረስ። ነገር ግን ፕሬዚዳንቱ ጥቃት እንዳያደርጉ መከልከላቸውን ቃላቀባያችን ጋይ መኪያን አድርሶናል። እስራኤል በትናንትናው ዕለት የሂዝቡላን የሚጠቀምበት የነበረውን መሰረተ ልማት ቡንከር ማውደማን አስታውቃለች። በዚህ ምክንያትም እስራኤል ኢራንና ሂዝቡላን አስጠንቅቃለች። በሰሜኑ የሀገራችን ክፍልም ከፍተኛ ጥንቃቄ ላይ ይገኛሉ። ትናንት በእስራኤል አሊታሃር የተሰኘውን የሂዝቡላ መሰረተ ልማት የነበረ ቡንከር ከ20 ዓመት በላይ ሲጠቀምበት የነበረ ቡንከር እንደሆነ ተገልጿል። በ2100 ቶን ፈንጂ በመጥመድ ቦታውን በቁጥጥር ባለበት ሁኔታ ማፈንዳቱን መከላከያ አስታውቋል። ኢራን ሂዝቡላን አጠፋል ኢራን ወይም ሂዝቡላ አጠፋ መልሳለው የሚል ከሆነ ግን ጥፋቱ ሌላ እንደሚሆን ጨምረው አስታውቋል። አንድ ከፍተኛ የበዚህ እንዳለ አንድ ከፍተኛ ወታደራዊ አዛዥ እንደተናገሩትም በአሊ ሪከስ የተሰኘውን ቡንከር መከላከያ ተቆጣጥሮ በሚስጥር ይዞት እንደነበር እስከባለፉት 2 ሳምንት ድረስ በሚስጥር ተይዞ እንደነበር አስተውቀዋል። ምክንያቱም ኢራን ወይም ሂዝቡላ በዚህ ምክንያት ወደ ሌላ ተጨማሪ ጦርነት እንዳይገቡ ለመከላከል ሲባል ነው ብሏል። እስራኤል አሜሪካን በዚህ ቦታ የምትወስደውን እርምጃ አሳውቃለች። አሜሪካ ደግሞ የሊባኖስ መንግስትን ማሳወቁን ተያስታውቀዋል። በዚህ ቡንከር ውስጥም የተለያዩ ሚሳኤሎች፣ ቀላልና ከባድ መሳሪያዎች፣ ሰው አልባ የሚወሩ አውሮፕላኖችና ብዙ ነገሮች፣ የጦር መሳሪያዎች እንደተገኙበት ይህም እንደወደመ ተገልጿል። አሜሪካ ዛሬ 25ኛ ሁለቱ መንትዮች ፎቅ የተደረመሱበት 25ኛ ዓመትን መታሰቢያ ታደረገችን ተባለ። አሜሪካ በትውልዷ አይታው የማታውቀው የደረሰባት የሽብር ፈጠራ ቀን ሴፕቴምበር 11 2001 በመታሰቢያ ቀን ዛሬ 25ኛ ዓመትን እያሰበች ነው ተብሏል። የዚህ ቀን መታሰቢያ በማድረግ 2970 ሰው አልባ አውሮፕላኖችን በኒውዮርክ ከተማ እንደተለቀቁ ተገልጿል። እንደሚታወሰው ሴፕቴምበር 11 2021 በአልካይዳ ሽብርተኛው ሁለት መንትዬ ፎቆች በኒውዮርክ የነበሩት መደርመሳቸውና 2970 ሰዎችም ህይወታቸውን ማጣታቸው ይታወሳል። ይህም የተደረገበት ለመታሰቢያ በማሰብ 2970 ሰው አልባ አውሮፕላኖች እንዲበሩ ተደርጓል። ይህ በዚህ እንዳለ የአሜሪካ የገንዘብ ሚኒስትር ስኮት ባስተን እንደተናገሩትም ይህ በኢራን ላይ የሚደረገው የኢኮኖሚ ውጥረት እንደቀጠለ ነው ሲሉም ተናግረዋል። አሜሪካ የኢራንን ኢኮኖሚ ማዕቀብ ዛሬ ልታውጅ ተጨማሪ ማዕቀብ ልታውጅ አቅዳ ነበር። ነገር ግን ዛሬ 11/2021 ሰፕቴምበር 11 ምክንያት በማድረግ ይህን ወደ ሚቀጥለው ሳምንት ማስተላለፋቸውን ተገልጿል። በዚህ ሳምንት ውስጥም ይህን ማድረግ እንፈልግ ነበር፣ ነገር ግን ጥቅምት ሰፕቴምበር 11 ለተሰዉት ለነሱ መታሰቢያ ቀን ክብር ለመስጠት ሲባል ወደፊት አንድ ሳምንት እንደምንራዝመው ተገልጧል። በተለይ በአሁኑ ወቅት ኢራን በኢኮኖሚ ማነቆ ውስጥ እየተገኘች ነው። እንዳውም ኢራን አሁን ያለችበት ሁኔታ የቆሰለች እንሰሳ ማለት ነች በማለትም ገልጸዋታል። ይህ በዚህ እንዳለ የአሜሪካ ፕሬዚዳንት ጦርነቱ ከምርጫው በኋላ ይፈጸማል ሲሉ ማስታወቃቸው ተገልጿል። አንዳንድ ግለሰቦች እንደሚሉትም ይህ ጦርነት ከኢራን ጋር የተቀሰቀሰው ጦርነት ፕሬዚዳንት ዶናልድ ትራምፕ ስልጣናቸውን እስከሚጨርሱ ድረስ ጦርነቱ ሊራዘም ይችል ይሆናል ተብሎ የተነገረውን ማስተባበላቸውም ተገልጿል። በመጨረሻም የአየር ጸባይ ሁኔታ በመጠኑ የሙቀቱ መጠን ይቀንሳል ይላሉ። በተለይ በከተሞችና በኮረብታዎች አካባቢ የሙቀቱ መጠን ዛሬ በዲግሪ ሴንቲግሬድ ኢየሩሳሌምና አካባቢዋ 30 ዲግሪ ሴንቲግሬድ፣ ሃይፋና አካባቢዋ 30፣ ቴላቪቭና አካባቢዋ 31፣ ብርሸባና አካባቢዋ 33፣ ኢላትና አካባቢዋ እስከ እኩለ ቀን ድረስ 38 ዲግሪ ሴንቲግሬድ ይሆናል ይላሉ የዘርፉ ባለሙያዎች። ክብራትና ክብራን አድማጮቻችን፣ የሰዓቱ ዜና እስካሁኑ ነበር። በድጋሜ እንቁጣጣሽ፣ መልካም አዲስ ዓመት።

የተከበራችሁ አድማጮቻችን በድጋሚ መልካም አዲስ አመት እንቁጣጣሽ ለናል በዚሁም በየቤተሰቦቻችን ሁሉ የሚቀጥለው አመት በሰላም ምንደርስ ያድርገን እስራኤል አምላክ። አሁን አንዳንድ ዘገይቶ የደረሱን ዜናዎች አሉ። ቀደም ሲል በዚህ የተመለከትናቸው ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር የሚደረገውን ጦርነት በማስመልከት ከሳቸው ስልጣን መጨረሻ ድረስ ይቀጥላል የሚባለው ትክክል እንዳልሆነና እንደማይሆንም ያሳወቁበት ምክንያት አለ። የሳውዲ አረቢያው ልዑል አልጋውራሽ ሆቴሞች የሚያደርሱትን ጥፋት ለመግታት በየመላይ ጥቃት ለማድረስ ጠይቀው ነገር ግን ፍቃድ እንዳልተቀበሉ ተነግሯል። መከላከያ ሰራዊታችን በደቡብ ሊባኖስ ሂዝቡላ ሲጠቀምበት የነበረውን ቡንከር ማውደሙንም ጨምሮ አስተውቋልኝ። በሱዳን ወታደሮች ህዝብን ጨፍጭፏል በሚል እየተነገረ ይገኛል። ሱዳን እንደሚታወሰው በርስ በርስ ጦርነት እየተረበሸች ያለች ሀገር መሆኗ የሚታወስ ነው። ወደ አካባቢያችን ስንመልስም ቅድም በዜና እንደተናገርኩትም በዓለም ትልቁ የእስራኤል ባንዲራ በትናንትናው ዕለት ተውለብልቧል። ይህም በዓለም አቀፍ ደረጃ ትልቁ ባንዲራ ተብሎ ተመዝግቧል። እውቅናውንም በቅርቡ ይሰጣል። ይህም የተደረገበት ሁኔታ ማንነታችን አንድነታችን ለማጠናከርና ጀግና ህዝብ ነን በማለት መርሆ በማስቀደም እንደሆነ ተገልጿል። የተባበሩት አረብ ኤምሬት ከጥቅምት 7/2023 በፊት ሐማስ ለሚወስደው ላደረገው እርምጃ አስታውቀን ለጠቅላይ ሚኒስትሩ ቢንያሚን ነታንያሁ አስተውቀናቸው ነበር የሚለው አሁንም መነጋገሪያ እንደሆነ እየመጣና እንደሆነ እየተገለጸ ይገኛል። በኒህ ፕሬዚዳንትም መናገራቸውን በሳቸውም በተደረገላቸው ቃለ መጠይቅ ተናግረዋል። ክብራትና ክብራን አድማጮቻችን በድጋሚ መልካም አዲስ አመት ያል ባልደረባዬ ራህሚ ማላዛር ያዘጋጀው አዲስ አመትን ምክንያት በማድረግ ነው

ርዕሰ አውደ ዓመት ብርሃን ሰረቀ። በሰባተኛው ወር ከወሩም በመጀመሪያው ቀን የተቀደሰ ጉባኤ ሆነላችሁ። ማንኛውንም የማገልገል ሥራ አትስሩ። መለከት የሚነፋበት ቀን ይሆንላችሁ። ዘሁልቁ ምዕራፍ 29 ቁጥር 1። ጨረቃው በተወለደበት በመባቻ ባላችን መለከት ንፉ። ይህ የእስራኤል ሕግ ነውና ሥርዓቱም ያዕቆብ አምላክ። መዝሙር ምዕራፍ 81 ቁጥር 4 እስከ 5። የኤሉል ወር በእግዚአብሔር ተፈቀደ ወር ለመሆኑ ኤሉል ከተባለው ከስድስተኛው ወር መባቻ ጀምሮ እስከ አስተሰርዮ ጾም ድረስ ያሉት ቀኖች በእግዚአብሔር የተፈቀዱ ቀኖች ተብለው ይጠራሉ። የዚህ ምክንያቱም መምህራችን ሙሴ ሁለቶቹን የኪዳን ገበቶች ለመቀበል ወደ ሲና ተራራ ወጥቶ በተራራው ላይ 40 ቀንና 40 ሌሊት ከቆየ በኋላ የእስራኤል ሕዝብ ላበጀው የጥጃ ጣዖት በመስገድ በሠራው ኃጢአት ከአምላኩ ይቅርታ በተቀበለበት የአስተሰርዮ ዕለት ከሲና ተራራ ስለወረደ ነው። ስለዚህ ኤሉል ወር መባቻ እስከ አስተሰርዮ ጾም ያሉት ቀኖች የምሕረትና የይቅርታ ቀኖች በመሆናቸው የንስሐ መግቢያ ቀኖች እንዲሆኑ ተወስኗል። በእነዚህ ቀኖች ውስጥ እያንዳንዱ እስራኤላዊ በፍጹም ልቡ ወደ ፈጣሪው ለመመለስ ልቡን ማዘጋጀት ስላለበት የኤሉል መባቻ ዋዜማ ዕለት መጾም በእስራኤል ቤት ተለምደዋል። ይህም የጾም ቀን ትንሹ አስተሰርዮ ይባላል። የኤሉል ወር መባቻ በሰንበት ቀን ወይም እሁድ ይዋል እንደሆን ጾሙ ሐሙስ ይውላል። በእነዚህ የንስሐ ቀኖች ውስጥ እያንዳንዱ እስራኤላዊ በሠራው ኃጢአት ከእግዚአብሔር ይቅርታ ከመለመኑ በፊት ከበደለው ሰው ይቅርታ ለምኖ እግዚአብሔር እርሱን በበደሉት ይቅር ይላል እንጂ ሰውና ሰው በተበዳደለው በደል በዳዩ ተበዳዩን ይቅርታ ለምኖ ካልታረቀ በቀር ከእግዚአብሔር ይቅርታ ሊያገኝ አይችልም። የመለከት ድምፅ የሕዝብን ልብ መቀስቀስና ማሸበር ባህሪው መሆኑን በአሞጽ ነቢይ ምዕራፍ 3 ቁጥር 6 በከተማ መለከት ቢነፋ ሕዝቡ አይንቀጠቀጥምን ሲል እናገኛለን። ስለዚህ ሕዝቡ ንስሐ እንዲገባ ለመቀስቀስ ከኤሉል ወይም ከስድስተኛው ወር መባቻ ጀምሮ ጠዋት ጠዋት ከጸሎት በኋላ በሰንበት ቀን በስተቀር መለከት አይነፋም።

ምህረት ልመና ወይም ስሊኾት ከረሰ አውዳመት ብርሃን ሰለቀፈ ፊት ከሚውለው ውድ ጀመሮ እስከ አስተሰሪው ድረስ የምህረት ልመና ጸሎት ለማድረስ ሌሊት መነሳት ይገባል። የረሰ አውዳመት መጀመሪያው ቀን ሰኞ ወይም ማክሰኞ ይዋል እንደሆነ የምህረት ልመናው ጸሎት አንድ ሳምንት ቀደም ብሎ በሚገኘው እሁድ ይጀምራል። የምህረት ልመናው ጸሎት በሚጀምርበት ቀን መጾም በእስራኤል ቤት ተለምዷል። በእነዚህ ቀኖች ውስጥ የሰው ልብ ወደ ፈጣሪው የሚመለሱ መንፈሳዊ መጻሕፍትን ማንበብ ይገባል። የረሰ አውደ ዓመት ዋዜማ። የረሰ አውደ ዓመት ዋዜማ ዕለት መለከት አይነፋም። በዚሁ ቀን የቤቱ እመቤት ስለ ዓመተ በዓሉ ክብር የሚበሉ ልዩ ልዩ አይነት ቅጠላ ቅጠሎች፣ ፍራፍሬዎችና መልካም ጣዕም ያላቸው ምግቦች ማዘጋጀት አለባት። በዚህ ቀን እያንዳንዱ እስራኤላዊ ኦሪትን ከማንበቡ ሕግጋቱን ከማጥናቱና ምጽዋት ከመመጽወቱም በላይ ከበደለው ሰው ይቅርታ ለምኖ መታረቅ አለበት። በዚህ ዕለት እስከ እኩለ ቀን ድረስ ስለ ዓመተ በዓሉ ክብር ልብስን ማጠብና ጸጉሩን ማሳመር ተፈቅደዋል። ከእኩለ ቀን በኋላ ግን ሰውነትን ከማጽዳት ከመጠለምና የዓመተ በዓሉን ልብስ ከመልበስ በስተቀር ሌላው ሥራ ሁሉ ቢቀር የተሻለ ነው። ረሰ አውደ ዓመት ወይም ብርሃን ሰረቀ የወሮች መጀመሪያ ኒሳን ይሁን እንጂ የዓመቱ መጀመሪያ ቲሽሬ የተባለው ወር ነው። ቲሽሬ አንድና ሁለት ቀን ረሰ አውደ ዓመት ወይም ብርሃን ሰረቀ ነው። የረሰ አውደ ዓመት በዓል እግዚአብሔር ከፍርድ ዙፋኑ ላይ ተቀምጦ ለፍጥረቱ ሁሉ እንደ ሥራው መጠን ፍርድ እንደሚሰጥ መምህራችን ሙሴና ሊቃውንቶቻችን ገልጠዋልና በዚሁ ቀን ለፍጹም ጻድቃን፣ ለፍጹም ኃጥአንና ምግባራቸው መካከለኛ ለሆኑት ሰዎች ሶስት መዝገቦች ይከፍታል ይባላል። ጻድቃን ወዲያው ለመልካም ሕይወት ተጽፈው ይታተማል። ፍጹም ኃጥአን ወዲያው ለሞት ተጽፈው ሲታተም፣ መካከለኛ ምግባር ያላቸው ሰዎች የረሰ አውደ ዓመት ዕለት ተመዝግበው የፍርድ ውሳኔ እስከ አስተሰሪው ጾም ይቆያል። እነዚህ ሰዎች ከረሰ አውደ ዓመት እስከ አስተሰሪው ጾም ባሉት ቀኖች ውስጥ ንስሐ ገብተው ከክፉ ሥራቸው የተመለሱ እንደሆን በሕያዋን መዝገብ ይጸፋሉ። በክፉ ሥራቸው የቀጠሉ እንደሆን ግን ለሞት ይጸፋሉ። እነዚህ ቀኖች የንስሐ መግቢያና የኃጢአት ማስተሰሪያ ቀኖች ስለሆኑ የተቀደሱና የሚፈሩ ቀኖች መሆናቸውንና ንስሐም ከፍተኛ ኃይል እንዳለው ከዚህ በላይ በተዘረዘረው ለመረዳት እንችላለን። በየዕለቱ ከምናደርሰው ጸሎት እንደምናየውና ቅዱሳን ነቢያቶቻችን እንደሚገልጡልን ኃጥአን ከክፉ ምግባራቸው ተመልሰው በሕይወታቸው ቢኖሩ እንጂ እግዚአብሔር ሞታቸውን እንደማይወድ ከነቢያቱ አንዱ ኢሕዝቅኤል በ33 ቁጥር 11 ንገራቸው፣ ሕያው ነኝ እኔ ይላል እግዚአብሔር አምላክ፣ ክፎችን ሞት እሻ እንደሆን ከክፉ መንገዱ ተመልሶ ቢኖር እንጂ ይላል። ፀሐይ ከመግባቷ እኩለ ሰዓት ያህል ቀደም ብሎ እመቤቲቱ ስለ ዓመተ በዓሉ ክብር የተዘጋጁት መብራቶች ታብራ፣ መብራቶችም ከማያያዟ በፊት ከዚህ በታች ያሉትን ቡራኪዎች ታድርግ። ባሩኽ አታ አዶናይ ኤሎሄኑ ሜሊኸ ዑላም አሽር ቅድሻኑ በሚጽበታብ በጺባኑ ለአድሊቅ ኔርሽል ዮምጦብ። በመጀመሪያው ቀን ግን ባሩኽ አታ አዶናይ ኤሎሄኑ ሜሊኸ ዑላም ሽኼያኑ ብቅይሚያኑ ብሄግያኑ ለዝመናዝ የሚለውን ቡራኬ ተጨመረ። ረሰ አውደ ዓመት በሰንበት ቀን ይዋለ እንደሆን ግን ባሩኽ አታ አዶናይ ኤሎሄኑ ሜሊኸ ዑላም አሽር ኪድሻኑ በሚጽወታ በጺቫኑ አል ላድሊክ ኔር ሸልሻባት ቆደሽ ብሽቪል ዮምቶቭ የሚለውን ቡራኪ ታደርግ። ከዚህ በኋላ የዓመተ በዓሉን ጸሎት ታደርግና ፍርሃተ እግዚአብሔር ባለበት ስሜት ለማድረስ ወደ ጸሎት ቤት መሄድ ይገባል። በመጀመሪያው የረሰ አውደ ዓመት ማታ ከጸሎት በኋላ እያንዳንዱ ሰው እስራኤላዊ ወንድሙን ለመልካም ዘመንና ለሕይወት ተስፈታተም በሚል የመልካም ምኞት ምረቃ መመራረቅ ይገባል። ከጸሎት ቤት ሲመለሱ የቤቱ ሰዎች ለመልካም ዘመን ተስፈታተም በሚል ምረቃ ከተመራረቁ በኋላ የቤቱ አስተዳዳሪ በወይን ጠጁ ቡራኬ አድርጎ ባሩኽ አታ አዶናይ ኤሎሄኑ ሜሊኸ ዑላም ሽኼያኑ ብሄቄማኑ ብሄግያኑ ለዝመን ሀዘ የሚለውን እንኳን ከዚህ ዘመን አደረሰን የሚለውን የምስጋና ቡራኬ ካደረገ በኋላ የቤት ሰዎች ሁሉ ወይኑን ይቀምሳሉ። እራት በሚበላበት ጊዜም

ዘመን መልካምና ጣፋጭ ዘመን እንዲሆን ያለንን ምኞት የሚገልጡ ልዩ ልዩ ምሳሌዎች ማድረግ ተለምደዋል። ለምሳሌ ዳቦን በማር ወለላ ነክሮ ዘመኑን እንደዚህ ጣፋጭ አድርግልን ይባላል። እንዲሁም ሌሎች ጣፋጭ ፍራፍሬዎችና ይልቁንም የሮማን ፍሬ ፈቃድህ ሆኖ በጎ ስራችን እንደዚህ ፍሬ አብዛልን በሚል ቡራኪ መብላት ልማድ ሆኗል።

0: አምላክ የተባረከ የተመሰገነ ይሁን። አምላክ ለሁሉ መንፈስ ወለሁሉ ዘስጋ ስትንፋ እስባላቸው ስጋ በለበሱ ሁሉ ወዝንቱ ውቱ ስሜ መሐሪ ስሙ ዘላለም፣ ይህ ነው የዘላለሙ ስሜ ይቅርታይ። ወዝክሬኒ ለትውልደ ትውልድ መወሻየም ለልጅ ልጅ ነው። ወይቤሎ እግዚአብሔር ለሙሴ፣ ለሙሴ እግዚአብሔር እንዲህ አለው፣ አነ ውሃብኩከ ሰንበታተ ወበዓላተ ወምስለ እረፍት፣ ሰንበቴን ለአንተ ሰጠሁህ ለማረፍ ለደስታ። ወፀው ስሜ ዘበረቡ ሰንበት፣ በዚህ ቀን ስሜ ይጠራ ዘንድ። አነ ውእቱ ዘሃሎ ይሄሉ፣ ቀድሞም የነበርኩ በኋላም የምቀር እኔ ነኝ። ወስሜኒ ዘላለም፣ ስሜም ለዘላለም ነው። በሳቤት ዕለት በታምኖት እግዚአብሔር፣ በሰባተኛው ቀን እግዚአብሔርን በማመስገን። ዘይስእል ወይገኒ ወይሴባህ ወዘይሰግድ፣ ከመለመን ከመስገድ ከማመስገን በቀር ሌላ ስራ ይደረግባል።
1: በዓመተ በዓሉ ግብዣ ቤተሰቦች ሁሉ በጠረጴዛው ዙሪያ በተሰበሰቡበት መፈጸም አለበት። የፍርድ ቀኑ ግርማ በዓመተ በዓሉ ግብዣ ላይ ቢያንዣብብስ እንኳ እግዚአብሔር ስለ ታላቁ ስሙ ሕዝቡን እስራኤልን እንደሚያስበውና እንደሚረዳው ቸርነቱንና ምሕረቱን በመተማመን ግብዣውን ደስታና ፍርሃት እግዚአብሔር በተቀላቀለበት ስሜት ማካሄድ ይገባል። ከበዓል በኋላ በሚደረገው ቡራኬ ኤት ዮም ሀዚካሮን ሀዘ፣ ይህን የመታሰቢያ ቀን የሚለውን መጥቀስ አለበት። በነገው ጠዋት ደስታ ባለበት ስሜት ወደ ጸሎት ቤት ሂዶ የጠዋቱ ጸሎት ተፈጽሞ ኦሪት ከተነበበ በኋላ በጸሎት መጽሐፉ የሚገኘው ስነ ስርዓት መለከት ይነፋል። መለከቱ ከተነፋ በኋላም የዓመተ በዓሉ ተጨማሪ ጸሎት ወይም ሙሳፍ ይነበባል። ጸሎቱን እስከ እኩለ ቀን ማስረዘም ተለምደዋል። በእነዚህ ሁለት ቀኖች የዳዊትን መዝሙርና ሌሎችንም ቅዱሳን መጻሕፍትና የዓመተ በዓሉን ሕግጋት ማንበብና በማጥናት መዋል እንጂ ቀኑን በቀልድና በጨዋታ ማሳለፍ አይገባም። ይህን በመሰለው ቁም ነገር ያለበት ተግባር ሴቶችም ተካፋይ መሆን አለባቸው። የረሳው የአውደ ዓመት ሁለቱ ቀኖች ሌሊቶች እያንዳንዱ ረዥም ቀን ስለሚቆጠሩ በሁለቱ ቀኖችና ሌሊቶች ስነ ስርዓት አፈጻጸም የሚለወጥ ነገር የለም። በሁለተኛው ሌሊትም በሰንበት ወይም በዓመተ በዓል መውጫ የሚደረገው የሰንበት ወይም የዓመተ በዓል መውጫ ቡራኬ ሀብዳላ ይደረጋል።

አስሩ የንስሐ ቀኖች ከረሰ አውደ አመት ብራን ሰረቀ እስካስተሰረው ጾም ያሉት 10 ቀኖች የንስሐ መግቢያ ቀኖች ናቸው። ሲወርድ ሲዋረድ ተይዞ እንደመጣው ታሪክ መመራችን ሙሴ ሁለተኛውን የኪዳን ገበቶች ይዞ በቲሽሬ 10 ቀን የአስተሰረው ዕለት ከሲና ተራራ ስለወረደ ይህ ቀን ከትውልድ እስከ ትውልድ የኃጢአት ማስተሰሪያ ቀን እንዲሆን ከእግዚአብሔር ዘንድ ተወሰነ። ካስተሰረው ጾም በፊት የሚገኙት ቀኖች ግን የንስሐ መግቢያ ተደርገዋል። በእነዚህ ቀኖች ውስጥ እያንዳንዱ እስራኤላዊ በሰራው ኃጢአት በሙሉ ልቡ ተጠጥቶ ወደ ፈጣሪው መመለስ አለበት። ከወሪቱ በዚህ ቀን እግዚአብሔር ኃጢአታችሁን ይቅር ይላችኋል ካለ በኋላ በእግዚአብሔር ፊት የነጻችሁ ሁኑ የሚለውን ሊቃውንት ሲተረጉሙት በዚህ ታላቅ ቅዱስና አስፈሪ ቀን እግዚአብሔር ፊት ከመቆማችሁ በፊት ንጹሆቹኑ ማለቱ ነው ይላሉ። ስለዚህ ሰው ሁሉ በየአመቱ ውስጥ የሰራውን ስራ ሁሉ በእነዚህ 10 ቀኖች ማሰብና መመርመር ከክፉ ስራው መመለስ አለበት። እያንዳንዱ እስራኤላዊ ከዕለት ስጋዊ ተግባሩ ጊዜ ቀንሶ መንፈሳዊ መጻሕፍትን ማንበብ ተዛዛትን መፈጸምና መጽዋት መመጽወት አለበት። ይልቁንም የቀማውንና የሰረቀውን ሀብት ለባለቤቱ ካልመለሰ የበደለውም ሰው ቢኖር ይቅርታ ለምኖ ወይም ክሶ ካልታረቀ እግዚአብሔር ኃጢአቱን ይቅር ስለማይለለት በየአመቱ ውስጥ ያደረገውን ስህተት ሁሉ መርምሮ ማረም አለበት። ንስሐ መግባት ሲባልም የበደለውን በደልና የሰራውን ኃጢአት አምኖበት ተጠጥቶ ከፈጣሪው ይቅርታን በመለመንና ከክፉ ስራው መመለስ ነው። በረሰ አውደ አመትና በአስተሰርዮ ጾም መካከል የሚውለው ሰንበት ሻባት ሹቫ ወይም የተመለሰ ሰንበት ይባላል። በዚህ ቀን በዳዊቱ የሚገኙትን 150 መዝሙሮች በጸሎት ቤት ማንበብ ይገባል።

0: የተከበራችሁ አድማጮቻችን፣ አሁን ደግሞ የሳምንቱን የኦሪት ትምህርት በቄስ ጸሐዬ ይቀርብልናል። ቄስ ጸሐዬ እንደምን ዋልክ?
1: እግዚአብሔር ይመስገን።
0: ይቅርታ እንግዲህ አንት ማለት ሲገባ አንተ እያልኩ ነው። ይቅርታ። እሺ እንግዲህ ሳምንቱን የኦሪት ትምህርት ይኸው መድረኩ የእርሶ ነው።
1: ሰላም ክቡርና ክቡራን፣ ክቡር ማህበረ እስራኤል ሆይ ሰላም ጠና ይችል እንደምትሰነበታችሁ። እነሆ ዛሬ የምናነበው እንደተለመደው በኦሪታችን በኦሪት ዘዳግም ምዕራፍ 32 ይነበባል። ከዛም ስለ አመት ባሉ ብርሃን ሰረቀን በተመለከተ ስለ አመት ባሉ እናነባለን። እግዚአብሔር መልካም አመት ባልና የተቀደሰ አመት ባል ያድርግልን። ለኮላም እስራኤል ሻና ቶባ እያልነ ለዋዜማ አመት ባሉ ዋዜማ እንጀምረዋለን።

0: እግዚአብሔርን ከቶ ተጠነቀቀለት። እግዚአብሔር አሁን አሁንስ አዘላቸው ተሸከማቸው ክንፉን ዘርግቶም አወጣቸው። እግዚአብሔር ብቻውን መራው ሌላ የለበት አምላክ። አሁንም እግዚአብሔር በሃዲቱ መርሆሙ እግዚአብሔር ብቻው መራቸው። አነ በደመና ለሊት እንደብር በእሳት ፋና ጨለማ እንዳይሆናቸው መራቸው። እርሱ ጋር ሌላ አምላክ አልነበረም። ባቲቱ ወመርሆሙ እግዚአብሔር ብቻው እግዚአብሔር ብቻ መራቸው። በምድር ከፍታ ላይ አወጣው። ያዕቆብ እስራኤል ተጠነቀቀለት። የእርሻውን ፍሬ በላ። ታለተም ድንጋይ በሚገኝ ማር ታጭንጫውም ድንጋይ በሚገኝ ዘይት አጠባው። የላሙን ቅቤ የመንጋው ወተት ከጠበቱ ስብ ጋር የባሳን አውራ በግ ፍየሉንም ከስንዴ እሸት ጋር በላህ። ከወይኑም ደም ያለውን ጠጅ ጠጣህ። ይሽሩ ወፈረ ረገጠ እንሆ ደነደን አለ። እስራኤል ይኸው ዛሬ አሎለ ታጣ ውስጤታ አንድ ማይታጣባት ሀገር አውርሶነ። አሁን የስንዴውን ስብ ወይኑን እንግዲህ ማር ወተቱን ስጋውን አጠገበነ። አሁንም እኛ ህጉን እንድንጠብቅ ነው። ነገር ግን ስትጠጉ ትረሱ ያላችሁ ያለው እግዚአብሔር ይኸው ዛሬ ተጀምሯል። እግዚአብሔር በጥጋው መንገድ ማይምራነ በራብ ደግሞ አይቅጣነ። እግዚአብሔር ዕውቀቱንና ቸርነቱን ማስተዋሉን በበላያችን ይሁን። የፈጠረውን ሰው እግዚአብሔር የፈጠረውን እግዚአብሔር ተወ። እስራኤል የፈጠረውን እግዚአብሔር ተወ። የመድኃኒቱ አምላክ ናቀ። በሌሎች አማልክት አስቀኑት። በርኩሶታቸው አስቆጡት። ሌሎች አማልክት አባቶቻቸውን ማያውቋቸው አሁንም አምላክ ተብለው የማይታመኑ እንጨትና ደንጃ ዘእጽ ወዘእምን አማልክት ሆሙ ለአሕዛብ ዘወርቅ ወዘብሩር። የአሕዛቦች አማልክት እንጨትና ደንጃ ወርቅና ብር ናቸው። አልወሙ ምንትኒ ተስፋ የሌላቸው አሁንም ተንኮታክቶ የሚረግፉ እነዚህ ቡባዎች በቡባም ሳያ የተሰሩ በእንጨት በዱኳ በማንኛውም ምሳሌ በስል ምስል የተቀረጹ አምላክ አይደሉም። አማልክት ናቸው እንጂ አምላክ አይደሉም። አማልክት አሁንስ ምሳያ ስል ምስል የወደቁ ናቸው። አጋንንት የማያውቋቸው አማልክት በቅርብ ጊዜ ለተነሱ ለአዲሶች አባቶቻቸው ላልፈሯቸው አማልክት ሰው እንግዲህ ተመልከቱ። የወለደህን አምላክ ተውህ። ያሳደገህ እግዚአብሔር ረሳህ። ወንዶችና ሴቶች ልጆች አስቆጡት። እግዚአብሔር አይቶም ጠላቸው። እርሱም አለ ፊቴን እሰውርባቸዋለሁ፣ ፍጻሜያቸውን ምን እንደሆነ አያለሁ። ጠማማ ትውልድ ናቸው፣ ያልታመኑ ልጆች ናቸው። አምላክ ባልሆነ አስቀኑኝ፣ በምናምንቴዎቻቸው አስቆጡኝ። ምናምንቴዎቻቸው እንግዲህ ሟርትን፣ አስማትን፣ መተተኛን፣ ድግምተኛ፣ እንግዲህ ጣዖተኛ፣ አምልኮተኛ፣ ሁሉ እነዚህ ሐሰተኛ ነቢያቶች፣ በሐሰት አመት በዓል የሚቀይሩ፣ በሐሰት ጻድቅ ነን የሚሉ፣ አፍ ለሌለው አማልክቶም ለአሕዛብ ዘወርቆ ዘብሩ አይን በሞ ይረዩ ዝን በሞ ይሰሙ አንፍ በሞ ያጤኑ። አሁን አፍ ለሌለው አምላኬ የሚሉ፣ ጆሮ ለሌለው አምላኬ ነው የሚሉ፣ አፍንጫ ለሌለው አፍንጫ ያለው የማያሸት የማያስተውል የማያይን ያለው ለአማልክት አምላክ ነው ብሎ የሚሰግዱ ለእነዚህ በዚህ ነው ያስቆጥ ብሏል። እሳት ከቁጣዬ ትነዳለች እና እስከ ሲኦል ድረስ ታቃጥላለች። ምድር ከፍሬዋ ጋር ትበላለች። የተራሮችን መሰረት ታነዳለች። መከራን እጨምርባቸዋለሁ፣ በፍላጻዎችን እወጋቸዋለሁ። ተራ በድንድን ይጠፋሉ፣ በንዳድና በመራራ ጥፋት ያልቃሉ። የአራዊትን ጥርስ የምድርን እባብ መርዝ እሰድባቸዋለሁ። ሆጄን የተው እንደሆነ ወለማሳውን ከድንግል ህፃኑን ከሽማግሌ ጋር በሜዳ ሰይፍ በቤትም ውስጥ ድንጋጤ ያጠፋቸዋል። ህጄ በተው ጊዜ እበትናቸው አለው። በአሕዛብ መካከል በማያስተውል የእንግዲህ እስራኤል ህግ እናወጋለው፣ ሌላው አሕዛብ ስርዓት ህግ ወግ የለውምና የዛን ጊዜ ቀኑ መቼ መሽ ሌሊቱ መቼ ነጋ እያሉ ይቅበዘበዛል። ከሰዎቻቸው መካከል መታሰቢያቸውን አጠፋለሁ ይማረን እግዚአብሔር። ነገር ግን ጠላቶቻቸው እንዳይታበዩ እንዳይደሰቱ እጃችን ከፍ ከፍ አለች እንጂ እግዚአብሔር ይህን ሁሉ አላደረገም እንዳይሉ እኔ ቃል ኪዳን ገብቻለሁና ጨርሼ አላጠፋቸውም። ለአብርሃም፣ ለይስሐቅ፣ ለያዕቆብ ለአባቶቻቸው ቃል ኪዳን የገባሁበት በቅጣት ይመለሳሉ፣ ሲመለሱ እምራቸዋለሁ ብሏል። ስህተታችን እንመለስ ያድርገን እሱም ይማረን እግዚአብሔር። ስለ ጠላቱ ቁጣ ፈራው። ምክር ያጡ ህዝብ ናቸው፣ ማስተዋል የላቸውም። አይምሮ ቢኖራቸው ይህንን ያስተውሉ ነበር፣ ፍጻሜያቸውም ያስቡ ነበር። እርሱ አምላካቸው ካልሸጣቸው እግዚአብሔር አሳልፎ ካልሰጣቸው አንድ ሰው እንዴት ሽን ያሳድ ነበር? እንግዲህ ሁለቱ ሳ እንዴት አስሩን ሺ ያሸሹ ነበር? አምላካችን እንደ አማልክቶቻቸው አይደለም። ጠላቶቻችንም ጠላቶቻቸው ሰነፎች ናቸው። ወይናቸውም ከሰዶም ወይን ከግሞራ እርሻ ነው፣ ፍሬያቸውን ሐሞት ነው። እንግዲህ ዘለላውም መራራ ነው። የወይን ጠጃቸውን የመርዝ የፍኝነት ስራይ ነው። ይሄ በእኔ ዘንድ ተጠብቆ የለንም። በመዝገቤስ የታተም አይደለንም። የጥፋታቸው ቀን ቀርቧልና የሚመጣባቸው ነገር ይፈጥናልና እግራቸውን ይሰነካከላል። በቀልና ፍርድን የኔ ነው። ኃይላቸውን እንደደከመ የተዘጋ የተለቀቀ እንደሌለ ባየ ጊዜ እግዚአብሔር ለሕዝቡ ይፈርዳል፣ ስለ ባሪያዎቹም ያዝናል። እርሱ ይላል አማልክቶቻቸው የት ናቸው? ይታመኑባቸው የነበሩ አማልክት የመስዋዕታቸውን ስብ የበሉ የመጠጡን ቁርባናቸው የወይን ጠጅ የጠጡ እነርሱ ይነሱ ይርዷቸው።
1: እሺ ቀስተኛ ሰዓት እየጨረስን ነው።
0: ተቃለባችሁ አማልክ ታያድናችሁም ጣዖት ታያድናችሁም መጠጊያ ይሁንላችሁ። አሁንም እኔ ብቻዬ እኔ እንደሆንሁ ከእኔ በቀር አምላክ እንደሌለ እዩ። እኔ ገላለሁ አነቀ ስላናሃዩ እኔ ገላለሁ እኔ አድናለሁ እኔ መታለሁ እፈውስም አለሁ ከጀም የሚያመልጥ የለም። አልወዛ መስጡተዴ ይላል እና እግዚአብሔርም አቁጣዊ ማረነ። እግዚአብሔር መልካም ዓመት በዓል ሻና ቶባ። እግዚአብሔር መልካም ዓመት በዓል ይሁንልን። ሰንበት ሰላም፣ ሻባት ሻሎም።
1: አመሰግናለን ቄስ ታዬ። መልካም ሳምንት፣ ሻባት ሻሎም፣ ሻና ቶባ ይሁን ለሁላችንም። የተከበራችሁ አድማጮቻችን በድጋሚ መልካም አዲስ አመት ይሁን ይላል። አሁን ሰንበት የምትገባበትና የምትወጣበት እናገራለን። ኢየሩሳሌምና አካባቢዋ 6 ሰዓት ከ15 ደቂቃ ገብታ 7 ሰዓት ከ26 ደቂቃ ትወጣለች። ቴል አቪቭ 6 ሰዓት ከ31 ገብታ ነገ 7 ሰዓት ከ28 ደቂቃ ትወጣለች። ሃይፋ 6 ሰዓት ከ24 ደቂቃ ገብታ 7 ሰዓት ከ28 ደቂቃ ትወጣለች። ቤርሸባ 6 ሰዓት ከ32 ደቂቃ ገብታ 7 ሰዓት ከ27 ደቂቃ ትወጣለች። ኢላት 6 ሰዓት ከ20 ደቂቃ ገብታ 7 ሰዓት ከ28 ደቂቃ ትወጣለች። ተከበራችሁ አድማጮቻችን በድጋሚ መልካም አዲስ ዓመት ይሁንልን። ሮሽ አሻና ምሽት ነው እንግዲህ ዛሬ ዋዜማ ላይ እንገኛለን። በኢትዮጵያ ደግሞ ያው እንቁጣጣሽ ነው፣ እንቁጣጣሽ ብለናል። መልካም አዲስ ዓመት የሰላም የፍቅር የደስታ ዓመት ያድርግልን እያልን ሰናበታችኋለን። የቴክኒክ ባለሙያችን አላና ይዶ ነው ምስጋና የድረሳት። አይቸው ባይ ነበርኩ አብሬያችሁ ቆየሁ። ሰንበት ሰላም፣ መልካም አዲስ ዓመት።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ። ጤና ይስጥልን የተከበራችሁ አድማጮቻችን እንደምን አመሻችሁ። ሻና ቶባ መልካም አዲስ ዓመት እንኳን ለዕብራውያን ዘመን መለወጫ በዓል አደረሳችሁ አደረሰን። ህዝብ እስራኤል ዛሬ 5786ኛውን ዓመት አጠናቆ ወደ 5787ኛው ዓመት ወይም ታፍሽን ፔይዛይን የሚጀምርበትን አዲስ ዓመት እያከበረ ይገኛል። አዲስ ዓመት አዲስ ሐሳብ አዲስ እቅድ በህይወታችሁ መልካም አዲስ ለውጥ የምታዩበት የደስታ የፍቅር የብልጽግና የመተሳሰብና በርካታ መልካም ነገሮችን የምታዩበት ዘመን እንዲሆንላችሁ ከልብ እንመኛለን። የተከበራችሁ አድማጮቻችን በምሽቱ ስርጭታችን ዜናና ወቅታዊ ዘገባ አይኖርም። ስለ ሮሻሻና በዓል ያዘጋጅነውን የበዓል መሰናዶዎችና ከተለያዩ እንግዶች ጋር ያደረግነውን ቃለ መጠይቅ እናቀርባለን። በመካከለም የአውዳ አመት ዜማዎችን እንጋብዛለን። አብራችሁን ቆዩ። ፕሮግራሙን አዘጋጅቼ ማቀርብላችሁ ወርቅነሽ እሸቴ ነኝ። በድጋሜ መልካም አዲስ አመት ሻና ቶባ። ከአንድ ሙዚቃ ግብዣ በኋላ ተመልሰን እንገናኛለን።

0: የተከበራችሁ አድማጮቻችን የሚቀጥለው ቃለ መጠይቅ ከበዓሉ በፊት አስቀድሞ የተዘጋጀ መሆኑን ልናስታውስ እንወዳለን። ወደ ቃለ መጠይቁ እንለፍ። የተከበራችሁ አድማጮቻችን አሁን ደግሞ ከአቶ ጌዲዮን ጌታቸው ጋር ነው ምንወያየው። ጌዲዮን የአዲስ አበባ ኗሪ ነው። በማህበራዊ መገናኛ አውታሮች ብዙዎች ያውቁታል። በሶሻል ሚዲያ ስልክ መስመራችን ላይ ይገኛል። በቀጥታ ወደሱ ነው ምናልፈው። ጌዲዮን ጌታቸው ከአዲስ አበባ። አቶ ጌዲዮን ጌታቸው ጤና ይስጥልን፣ እንደምን አለ?
1: አላህ ይስጥልኝ። ለናችሁ ሰላም ነው።
0: እናመሰግናለን። እንግዲህ አቶ ብዬ ነው የጠራሁ፣ አንተም ነው ያልሁት። አንተ በይኝ ስላልክ ነው ከውይይታችን በፊት አንተ እያልሁ ልቀጥል ወይስ አንቱ?
1: ቀጥ እንደዚሁ አንተ እያልሽ ቀጥል፣ ችግር የለው።
0: እሺ፣ አመሰግናለሁ ጌዲዮን። በመጀመሪያ ለቃለ መጠይቁ ፈቃደኛ ስለሆንህ በጣም እናመሰግናለን።
1: አመሰግናለሁ።
0: ወደ ጥያቄዎች ከማለፌ በፊት እስኪ ጌዲዮን ጌታቸው ማን ነው? ራስክን ለአድማጮች አስተዋውቅልን እባክህ።
1: ኦኬ፣ እንግዲህ አሁን ጌዲዮን ጌታቸው እባላለሁ። አሁን ላይ በጁዳይዝም ዙሪያ አንዳንድ ትምህርቶችን ለማስተማር የተወሰነ እንቅስቃሴዎችን እያደረኩ ነው እና እኔ ማነኝ የሚለውን ነገር በአጭሩ ለመመለስ ያክል እንግዲህ ቀጨኔ አካባቢ ነው የምኖረው። የተወለድኩት ወደ ሸዋ አካባቢ ክፍለ ሀገር ላይ ነው እና እዛ የተወሰነ ጊዜ እዛ ኖር ያለው። ከዛ ወደዚህ ሙቭ አድርገን እዚህ አዲስ አበባ ከመጣን በኋላ እዚህ አዲስ አበባ ላይ ነው እየኖርኩ ያለሁት። አሁን ላይ በሃይማኖታዊ ጉዳዮች ላይ እንቅስቃሴ አደርጋለሁ፣ ሰዎችን ለማስተማር የይሁዲ እምነትን ምን የሚለውን ነገር መንገዱን ለማሳየት ለማስተማር እንቅስቃሴ እያደረግኩ ያለው አንድ ግለሰብ ነኝ ማለት ይቻላል።
0: ጥሩ። እንግዲህ ያው በሶሻል ሚዲያ አብዛኛዎቻችን እንግዲህ ስናይ ለዛ ነው በዚህ ስለምናውቅ አንተ ልበል ወይ ሳንቱ ብዬ ጥያቄውን ያነሳሁትና እንግዲህ ወደዚህ ስራ ስትመጣ መቼም አላማ አለ? እንደው ምንድን ነው ምክንያት? ምን አነሳሳ? ከቤተሰቦች ከልጅነትህም ጋር ተያይዞ ያለ ነገር ካለ ግልጽ አድርግልን እስኪ ለእኔም ለአድማጮችም። ጌዲዮን፣
1: ያው እንግዲህ የእኛ ማህበረሰብ ታሪክ ያው ትንሽ ከሌሎች አካባቢ ለምሳሌ ጎንደር ካሉት ቤተ እስራኤሎች ትንሽ ለየት ይላል እና አብዛኛው ነገር በድብቅ ያሉ ነገሮች ናቸው፣ በድብቅ በውስጥ የሚደረጉ ነገሮች ናቸው እና እንደዚህ በውጪ ወይም ደግሞ በትክክል እንደ ይሁዲ ፕራክቲስ የማድረጉ ነገሮች ምናምን የሉም እና ያው ብዙ ጊዜ ይሁዲ ነን የሚለውን ነገር ከቤተሰብ ያው ይነገራል። በዛ ውስጥ አድገናል። ከዛ በኋላ ደግሞ ያው እኔ እያደግኩም ስመጣ በደንብ ነገሮች እየገቡ ስመጣ ያው ይሄን ዘመናዊ ትምህርት እማር ነበረ። ከዛ በኋላ ሀይ ስኩል ላይ ባለሁበት ጊዜ በደንብ ስለ እምነት ውስጥ እያጠናሁ እየተማርኩኝ ምናምን በራሴ ስገባበት ከእንትኑ ጋር አይሄድም፣ ከዚህኛው ከዘመናዊ ትምህርት ጋር የሚሄድ አይደለም፣ እኩል አይመጣም እና ስለዚህ እሱን አቁሜ ወደ ሃይማኖት መምጣት አለብኝ የሚለውን ነገር ስለወሰንኩኝ አሁን ባለኝ አቅም ራሴን ለማስተማር ጥረት እያደረግኩ ነው። ያንን ደግሞ ለማውቃቸውን ነገሮች ለሌሎች ወንድሞቼና እህቶቼ በተለያየ አካባቢዎች ላሉ በአማርኛ ቋንቋ መስራት ለሚችሉ ለእነሱ ለማስተማር ነው ጥረት እያደረግኩና በተለይ ይሄን ስራ እንድሰራ ይሄን ትምህርት እንዲያደርግ ያደረገኝ ምንድን ነው? ብዙ ጊዜ ሚሽነሪዎች በእኛ ባለንበት አካባቢ ብዙ የሚሽን ስራዎች ይሰራሉ እና ኢቨን ራሱ እዚህ ቀጨኔ አካባቢ እኛ ጋር የራሳቸው የሆነ የመሻኒክ ኮንግሪጌሽን የሚባል ቸርች አላቸው እና ወይም ደግሞ ምኩራብ አላቸው። እዛ እንቅስቃሴ ያደርጋሉ፣ ማህበረሰቡን ወደዛ ኮንቨርት ለማድረግ ብዙ ስራዎችን ይሰራሉ እና በተመሳሳይ እስራኤል አካባቢ ላይ ብዙ ዘመቻዎችን ያደርጋሉ። በአጠቃላይ በዓለም አቀፍ ደረጃ እንደዚህ አይነት እንቅስቃሴዎች ያደርጋሉ እና እኛ ደግሞ በራሳችን በኩል የማህበረሰባችንን ጠንካራ ማህበረሰብ መገንባት አለብን፣ ማስተማር አለብን የሚል ሀሳብ ወደ እኔ ስለመጣብኝ እና ኃላፊነትም ስላለብን ሃይማኖታችን የሚፈቅደው ነገር ምንድን ነው፣ በዚህ በታናህ ውስጥ ያሉት ነገሮች ምንድን ናቸው፣ ክሌም የሚደረጉ ነገሮችም ስላሉ ከነዛ በኩል እነሱን ትክክለኛ ይሁዲ አስተምሮ ምንድን ነው የሚለውን መግለጽና ማስተማር አለብን የሚለው ላይ ነው አሁን በብዛት እየተንቀሳቀስኩ ያለሁት እና በተመሳሳይ እዚህ እኛ ጋርም እንዳልኩሽ ማህበረሰቡ በድብቅ የነበረ ለረጅም ጊዜ ስለሆነ ወደ ክርስትና የመግባቱ እንትን በስፋት ወደዛ እንደዚህ አይነት ነገሮች ስላሉ እዚህም ያለውን ኮሚኒቲ ለማስተማር እና ወደ ትክክለኛ ማንነቱ ለመመለስ በሚለው ላይ ነው እየተንቀሳቀስኩ ያለሁት ማለት ነው።
0: ስለዚህ ዘመናዊ ትምርቱ ሙሉ በሙሉ ተተህ ወደ ይሁዳን እምነት ጥናት ገፍተሃል ማለት ነው ሙሉ በሙሉ?
1: ያ አው ትምርት ኦልሞስት ከተውኩ አሁን ወደ 7 አመት አካባቢ እየሆነኝ ነው። ያው እዚህ እንደሚታወቀው ኢትዮጵያ ውስጥ የሽባ የለም፣ መደበኛ ትምህርት ቤቶች፣ የሃይማኖት ትምህርት ቤቶች የሉም። ያው እንግዲህ በዚህ በኢንተርኔቱም በዩቲዩብም ባሉት የኢንተርኔት አክሰሶች ተጠቅሜ ያው የተለያዩ የይሁዲ እውቀቶችን ለማግኘት እንደዚሁም መጽሐፎችን በማንበብ ራሴን ለማስተማር ነው ጥረት እያደረኩ ያለሁት። በዛ ልክ ነው አሁን እየተንቀሳቀስኩ ያለሁት ማለት ነው።
0: እንዳሁን በኢንተርኔት አማካኝነት ብቻ ነው አሁን እምነቱን ለማጥናት የምታደርገው ጥረት እየቀጠልክ ያለኸው እንደ ወይስ ፊት ለፊት መምህር አጋጥሞህ ተምረህ ታውቃለህ? ራብ ከእስራኤልም የመጣ ከሌላ ዓለምም ሊሆን ይችላል። እንደው ፊት ለፊት አግኝቶ ያስተማረህ መምህር አለ?
1: በአካል በሚባል ደረጃ ለ45 ቀን የሚሆን አንድ የሞሮኮ ይሁዲ ነው፣ ግን ያው ወደ እስራኤል አላህ ከሞሮኮ ነው ያደረገው እና እሱ አስተምሮ ነበር በተያዙ ማለት የሀላካ ትምህርቶች እዚሁ መቶኛ ጋር 45 ቀን ቆይቶ አስተምሮን ከዛ በኋላ ለተማርንበት ሰርቲፊኬት ሰጥቶን ምናምን ነው ሄደው እና
0: ከእስራኤል ነው የመጣው ወደ እሱ?
1: ከእስራኤል ነው የመጣው እሱ 45 ቀን አስተምሮናል። ከዛ በዘለለ ግን እንደዚህ በቀጥታ ፌስ ቱ ፌስ ያስተማረን ወይም ደግሞ ያስተማረኝ የለም እኔ በግሌ። ያው እንደዚህ በዙሞች ግን ከትምህርቶችን እንማማራለን። ለምሳሌ ራባይ ጽፊካ የሚባሉ አንድ አስተማሪያችን አሉ። እሳቸው በየሳምንቱ አንዳንድ ቀን እየገቡ ፓራሻ ተሸቦ ያስተምሩናል። እንደዚህ ብዙዎቹ ትምህርቶች በቃ በኦንላይን ናቸው እንደዚህ የምንማራቸው ማለት ነው።
0: ከዚህ የመጣ ይሁዲ የሞሮኮ ይሁዲ ከእስራኤል መጡ አስተማረን ያልከው እነማንን ነው ያስተማረው? አንተን ጨምሮ እንዲህ እንደ ፍላጎት ያላቸውን ሰዎች ነው ወይስ ቀጨኔ አካባቢ የሚገኙ ማህበረሰቡን ሰብስበው ነው ያስተማሩት?
1: ያስተማረው ከእኛ ሙክራ ውስጥ የእኛ ሜምበር የሆኑት ነው ማለት እኛ ሲናጎግ አለ ቀጨኔ እዛ ውስጥ የሚሳተፉትን እና የእኛ ሜምበሮች እና የእኛ የዛ የኮንግሬጌሽኑ አባል የሆኑትን ነው ያስተማረው። ከነዛ ውስጥ ያልተማሩ ሰዎች አሉ በስራ ምክንያት ምናምን፣ እንደዚሁ ደግሞ ከነዛ ውስጥ የሚችሉትንና መማር የሚችሉትን ሰዎች ነው ያስተማረው እሱ ማለት ነው።
0: እንዴት አገኛችኋቸው? እንዴት መጡ?
1: ራባዩ ነው። ኦኬ፣ ራባዩ የመጡት እንግዲህ በተለያየ ጊዜ ከእስራኤል እኛ ጋር እየመጡ የሚጎበኙ ሰዎች ነበሩ። እንደ ራባይ ኤላሁ ብርንባሆም ይባል ነበር። ትልቅ ራባይ እንትን ውስጥ የሚሰራ ማለት ምንድን ነው ይሄ ቤት ድር ውስጥ ነው የሚሰራው እና እሱ መጥቶ ጎሚቶን ነበር። ከዛ ደግሞ ከኛ ጋር ፊልም እየሰራች ያለች መልካሽ ሀብታ የምትባል ከእሷ ጋር ሁለቱ ሆነው እሱን አናግረውት ምናምን ነው እነሱ ናቸው ወደዚህ እንዲመጣ ያደረጉት ማለት ነው።
0: ስለዚህ ያው አውቆ ማህበረሰቡን አውቀው ሊያስተምሩ ነው የመጡ ማለት ነው። ጥሩ። አሁን አንተን እንደው ስናይህ በዩቲዩብ እኔም ሳይህ አለባበስህ ሁሉ ነገርህ ያው በውጭ ስትታይ እዚህ እስራኤል ሀገር የሀረሪ ማህበረሰብ ተብሎ እንደሚኖረው ሌላም ዓለም በእርግጥ ይኖራል የዚህ ማህበረሰብ አባል እንደዛ ነው። አንተ ኢትዮጵያ ውስጥ እንዲህ አድርገህ ስትንቀሳቀስ እንዴት ነው? ተጽዕኖ የለውም ወይ? እንዴት ነው በነጻነት የምትንቀሳቀሰው?
1: ኦኬ፣ በእርግጥ ያው ትንሽ ተጽዕኖዎች አሉ። ነገር ግን ያን ያክል እንደዚህ ከፊዚካል ላታካ የሚያዙ ተጽዕኖዎች የሉም። በብዛት የሚያጋጥሙኝ እንደዚህ በቃ የመሳቅ፣ የማሽቋጠጥ፣ የማሽሟጠጥ አይነት ነገሮች በብዛት ያጋጥሙኛል በምንቀሳቀስበት ጊዜ። ግን እኔ እነዛን ነገሮች እንደሚመጡ አስቀድሜ ያውቃቸዋለሁ። በማህበረሰቡ ውስጥ ያሉትን አመለካከቶች እንደዚህ ያለመቀበል አይነት ነገሮችን አስቀድሜ ያውቃቸዋለሁ። ምክንያቱም ይሁዲ ሆነሽ ስትንቀሳቀሽ በየትኛውም ዓለም ብትሄጂ የሆነ የመግፋት ነገሮች አሉ እና ቶራችንም ስለሚናገር ማለት ይሄ ጥላቸው የሚጀምረው ገና ከሲናይ ነው እና ቶራን ስንቀበል ጀምሮ የመጣ ነው እና እሱ ያው ስለማውቀውም ያን ነገር አመኘበት ነው የገባሁት። ሰዎች የተለያየ ነገር ሊሉ ይችላሉ፣ ሊሳደቡ ይችላሉ። እንደዚህ በማህበራዊ ህይወት ጋር ተያይዞ የማግለል ነገሮች ሊያመጡ ይችላሉ። ግን እነዛን ነገሮች እኔ አስቀድሜ ነው የተቀበልኳቸው። ወደዚህ እንቅስቃሴ ውስጥ ገባ ወደዚህ ላይፍ ውስጥ ስገባ እነዚህ ነገሮች እንደሚመጡ ስለማቅ ለእነዛ ነገሮች ወግ አልሰጥም ወይም ደግሞ ቦታ አልሰጣቸውም። እኔ ማድረግ ያለብኝ ብቻ ለራሴ ማድረግ የምፈልገውን ሃይማኖቴ ወይም ደግሞ ኦሪት የምታዘውን ነገር ብቻ ለማድረግ እንቀሳቀሳለሁ እንጂ ሰዎች ምን ይላሉ፣ ሰዎች ምን ያስባሉ የሚለው ነገር ያው ቦታም ስለማልሰጠው ከዛ አንግል ነው የማይሆን ማለት ነው።
0: እንደው ግን ለምን እንደዛ መረጥህ? ዝም ብለህ ያው እንደ ማንኛውም ሰው አለባበስ ለብሰህ የትምህርቱን ስርዓት ሂደቱን ማስኬድ አትችልም ነበር?
1: እንግዲህ ከጁዳይዝም ውስጥ ገቢ ወይም ደግሞ ወደ ይሁዲነት ስንገባ አለባበስ ራሱ ወይም ደግሞ እንዴት መልበስ አለብን የሚለው ነገር እያንዳንዱ ላይፍ ስታይላችን ውስጥ ወይም ደግሞ ህይወታችን ውስጥ የኦሪት ትእዛዝ አለበት። ስለዚህ እንዴት መልበስ አለብን፣ እንዴት መመገብ አለብን፣ እንዴት ላይፋችንን እንዴት መኖር አለብን የሚለውም ነገር ያው የኦሪት ትእዛዝ አንዱ አካል ነው እና ስለዚህ እኔ ደግሞ ጀስት አይሁዳዊነቴ ወይም ደግሞ አንድ ሰው እኔ ይሁዲ በመሆኔ የሚያሳፍረኝ ነገር የለም። ሰዎች የራሳቸውን ፍልስፍና ራሳቸው ፈልስፈው ራሱ የሆነ ነገር ክሬት አድርገው በነፃነት በሚንቀሳቀሱበት በዚህ ዓለም ውስጥ እኔ ደግሞ ራሴን ደብቄ የምንቀሳቀስበት ምንም ምክንያትም ራሱ ያለ መስሎ ስለማይታየ ማለት ነው። ስለዚህ ራሴ በራሴ ምክንያት ማለት ብዙ ጊዜ ምን አለም እየፈራን ወይም ደግሞ እየተደበቅን ራሳችንን ወደ ዝቅ የምናደርግበት ነገሮች አሉ። አሁን ለምሳሌ የእኛን ማህበረሰብ በተወስ ራሳቸውን ነው ካሄድ ያደረጉት ማለት የሃይማኖታዊ ስርዓት የሚያደርጉበት ቦታ ራሱ ከመኖሪያ ቤት ጋር ተመሳሳይ ነው። ከዛ በኋላ ሌላው ማህበረሰብ አያውቀውም ራሱ የሃይማኖት ቦታ መሆኑ ምናምን ምናምን አያውቅም እና ራሳቸውን ነው የሚደብቁት። ኢቭን ለልጆቻቸው ራሱ በስነ ስርዓት አያስተምሩ። ምክንያቱም ልጆች ይሄን ሚስጥሩን አውጥተው ለሌላ ይናገራሉ፣ ይሄ ከተሰማ ይገሉናል፣ ይጨርሱናል በሚል አይነት እሳቤ ውስጥ ራሳቸውን ደብቀው ነው የኖሩት እና ያ ራስን መደበቅ ደግሞ በጊዜ ሂደት ራስን ወደ ማጥፋት ወይም ደግሞ ማንነት እየተሸረሸረ እየተሸረሸረ ወደ መጥፋት ደረጃ ነው የሚመጣው እና እኔ የሚመጡትን ችግሮች መጋፈጥ መቻል አለብን። የሆነ ችግር ካልፈታሽው ችግር ችግር ሆኖ ከተቀመጠ ሌላ ችግር ነው ራሱን ይዞ የሚመጣው እና ጀስት ጊዜውም አይደለም ራሱ ልንደበቅበት ብዬ አስባለሁ እና ከዛን ግን ነው እኔ በነፃነት መንቀሳቀስ አለብን ብዬ የማስበው ማለት ነው።
0: እንደው መንገድ ላይ ስትሄድ የተለያየ ቦታ ሰዎች አይጠይቁህም ምንድን ነው ምን አይነት አለባበስ ነው ብሎ? መቼም ብዙ ሰው ላያውቅ ይችላል እንዲህ አይነት አለባበስ የይሁዳውያን አለባበስ መሆኑን።
1: የሚገርምሽ በማህበረሰቡ እንደ በአብዛኛው ስትመለከች እንደዚህ ጠይቆ የመረዳት አይነት ዝንባሌ የለውም ማህበረሰቡ እና ጀስት በቃ ወይ ከሳቁ ወይ ካሽሟጥጡ የሆነ ለየት ያለ ነገር ሲያዩ እንደዚ አይነት ነገር ነው አብዛኞቹ የሚያደርጉት ማለት ነው። አንዳንዶቹ ደግሞ ጀስት እኔ ሙስሊም እንደሆንኩኝም የሚቆጥሩ ሰዎች አሉ። ከኪፓ ምናምን ከሙስሊሞች ጋር ስለሚመሳሰል ልክ እንደ ሙስሊም የሚቆጥሩ ሰዎች አሉ። አንዳንዶች ደግሞ በደንብ እንደዚህ የሚያውቁ የገባቸው ሰዎች ሰላም ብለውኝ አክብረውኝ ምናምን እስራኤል እንወዳቸዋለን ምናምን የሚሉም ሰዎች አሉ እና በዛው ልክ ደግሞ እንደዚህ የማሽሟጠጥ አይነት ነገሮች የሚያደርጉ ብዙዎች ናቸው እና በአብዛኛው ማህበረሰቡ ስትመለከችው ግን ነገሮችን ጠይቆ የመረዳት ለምንድን ነው እንደዚህ የሆነው ከምን ተነስቶ ነው የማለትና የመጠየቅ ልማዱ ያው የተለመደ ነገር አይደለም፣ ብዙዎችም የሚያደርጉት ነገር አይደለም።
0: አዎ፣ የዩቲዩብ ቻናል አለህ ጌዲዮን?
1: የዩቲዩብ ቻናል አለኝ። ሪተርን ቱ ጁዳይዝም ወይም ደግሞ ወደ ይሁዲ ማንነት ወይም ደግሞ ወደ ይሁዲ እምነት መመለስ የሚል ትርጉም ሊኖረው ይችላል፣ ወደ አማርኛ ሲመጣ ማለት ነው። ስለዚህ በዩቲዩብ አሁን ላይ በቻልኩት አቅም ያው የግል ህይወትም ስላለ በራሴም ህይወቴንም ለማስኬድ ሌላም ስራ ስለምሰራ ከሱ ጋር አያይዤ ያው ይሄኛውን ዩቲዩብን የምሰራበት አለ። ያው ፌስቡክ ላይም በስፋት እንቀሳቀሳለሁ። ያው በስሜን ያለው ጊዲዮን ጌታቸው ነው የሚለው። እንደዚሁም በተለያዩ ፕላትፎርሞች በቲክቶክ ላይም በተወሰነ ሁኔታ ያው አክቲቭ ባይባልም እንቅስቃሴዎችን እዛ ላይ አደርጋለሁ። ዌብሳይትም የራሴን እንግዲህ ቢውልድ ለማድረግ እየጣርኩ ነው በዝራት አሸም። እሱንም እንግዲህ ወደፊት የራሴ የሆነ ዌብሳይት ኖሮኝ እዛ ላይ ደግሞ በጣም ብዙ ጽሁፎችን እያዘጋጀኋቸው ያሏቸው አሉ። እነሱን እዛ ላይ የማስቀምጥበት ሁኔታዎችን ለመፍጠር እየጣርኩ ነው እና ይሄን ሪተርን ቱ ጁዳይዝም የሚለውን ቻናል ኦልሞስት አሁን ከከፈትኩት ያው አንድ አመት አካባቢ እየሆነው ነው። ነገር ግን ያው በመሀል ላይ መቋረጦች ነበሩ፣ ከዚህ ከህይወት ጋር ተያይዞ ከስራ ጋር ያው ኑሮ አይሞላም እና መርባሯል ስለሆነ በዛ ምክንያት ትንሽ መሀል ላይ ትቼው ነበር። አሁን ላይ በደንብ ለማስኬድ ጥረት እያደረኩ ነው። ሶ ሪተርን ስቱዲዮዝም የሚባል ቻናል አለኝ።
0: አዎ፣ የምታስተላልፈው መልእክት በዋነኛነት ትኩረቱ ምንድን ላይ ነው? በዚህ ዩቲዩብ ቻናል የምታስተላልፈው መልእክት
1: ጀነራሊ አሁን በዚህ በዩቲዩብ የምሰራቸው ስራዎች ምንድን ነው? ሰዎች ወይም ደግሞ የተለያዩ አካላቶች በተለያየ ቋንቋ ይሄን የኛን ታናፍን በተለያየ ትርጉሞች ተርጉሞ የሚጠቀሙ ሰዎች አሉ፣ የራሳቸው የሃይማኖት ርዕዮተ ዓለም የሚከተሉ ማለት እና እነሱ ደግሞ ያንን መጽሐፍ የእኛን ታናክ ለራሳቸው በሚፈልጉት መልኩ ኢንተርፕሬት እያደረጉ ለራሳቸው ዓላማ ለራሳቸው የሃይማኖታዊ ዓላማ የሚጠቀሙበት ሁኔታዎች አሉ። እነሱ አካላቶች ደግሞ መጥተው ከኛ ጋር ደካማዎችን ወይም ደግሞ ብዙ የሃይማኖት እውቀት የሌላቸውን ሰዎች እነዛን የተወሰኑ የታናክ ክፍሎችን በመጥቀስና የእነሱን አንደርስታንዲንግ ወይም ደግሞ የእነሱን አረዳድ ከዛ ጋር በማገናኘት የማህበረሰቡን ወደ እነሱ እምነት ወደ ተለያዩ የክርስትና ሴክቶች ውስጥ የማስገባት ዝንባሌዎች አሉ፣ ሁኔታዎች አሉ። እኔ የምሰራው ነገር ምንድን ነው? እነሱ የሚያነሳቸው ክሌሞች አሉ። እኛ እንዴት ነው መረዳት ያለብን? ነቢያቶቹ እንዴት ነው ይሄን ነገር ያስረዱት? አውዱ ምንድን ነው? ኮንቴክስቱ ምንድን ነው? እያል ትክክለኛውን የጁዳይዝም አስተምሮ ለህዝቦቻችን፣ ለእኛ ኮሚኒቲ፣ ለእስራኤል ህዝብ ለሆነው ያንን መግለጽ ነው። በአማርኛ አንደርስታንድ ለሚያደርጉት ማለት ነው። በተለያየ ቋንቋ የሚሰሩ ሰዎች አሉ። ለምሳሌ በስፋት አሜሪካ ላይ የሚታወቀው ራባይ ቶቢያ ፊንገር አለ። ለምሳሌ አሁን እሱ የኢትዮጵያን ቤተ እስራኤል ራባናቶችን ጋብዞ ነበር እሱ ዩቱብ ላይ እና ምንድን ያቀረበላቸው ጥያቄ ሚሽነሪዎች ወይም ደግሞ ከዚህ ከአሜሪካ የሚመጡ ሚሽነሪዎች የኢትዮጵያ ቤተ እስራኤልን ወደ ክርስትና ኮንቨርት ለማድረግ በጣም በስፋት እስራኤል ውስጥ እየተንቀሳቀሱ ነው እና ያን ነገርም ሲያደርጉ ይታያል። እናንተ ያን ነገር ለመከላከል እና ማህበረሰቡን ለማስተማር ምን አይነት ስራ እየሰራችሁ ነው? ምን ትላላችሁ? ዚሌ ብሎ ጥያቄ አቅርቦላቸው ነበር እና እኔም ደግሞ ምናልባት ያን ነገር ለመፍታት የተወሰነ ነገር ማድረግ የሚችል ከሆነ የሚል ሀሳብ ስላለኝ ጀስት ታናክ ምን ይላል የሚለውን ነገር ነው ለማስረዳት የምሞክረው ማለት ነው።
0: ተቃውሞ አይገጥምህም? በትምህርት የምታስተላልፈው ትምህርት እንደው እንግዲህ ያው ኮሜንት ምላሽም ይሆናል እዛው የምታስተላልፈው መልእክት ላይ በጽሁፍ ወይም እንደው በሌላ በተለያየ መንገድ ተቃውሞ አይነሳብህም?
1: ኦኬ፣ በእርግጥ ኮሜንት ሴክሽኖች ላይ የሚነሱ ተቃውሞዎች አሉ። አግባብነት ያላቸው ተቃውሞዎች አሉ፣ ያለ አግባብ የሚነሱ ተቃውሞዎች አሉ። ነገር ግን እዛም ለዩቲዩብ ላይ ይገልጸዋለሁ ወይም ደግሞ አስቀምጫለሁ። እኛ ዓላማችን ከማንም እምነት ጋር ወይም ደግሞ ከተለያዩ እምነቶች ጋር ችግር የለብንም። ማንም ሰው የፈለገውን እምነት መከተል ይችላል። የሌሎችን እምነት ለማጥፋት ወይም ደግሞ ሌሎች እምነት ውስጥ ያሉ ሌሎች ኔሽኖችን ወይም ደግሞ ሌሎች ህዝቦችን ወደ እኛ የማምጣትም ዓላማ አይደለም። እኔ እየተንቀሳቀስ ያለሁ መሰረት ነው። እኔ የራሴን ማህበረሰብ፣ የራሴን እምነት፣ የራሳችንን ማንነት የመግለጽና የማስተማር ነው። ስለዚህ እኔ እያደረግኩ ያለሁት የእኛን ማህበረሰብ ፕሮቴክት ማድረግ ነው፣ መጠበቅ ነው። ስለዚህ አንቲ ወይም ደግሞ የእነሱን እምነት ለማጥፋት የምንቀሳቀስ የሚመስላቸው ሰዎች አሉ። የተሳሳተ ነገር ነው በቪዲዮ ስለገለጽኩት ማለት መሰረታዊ ዓላማ አድርጌ እየተንቀሳቀስ ያለሁትን የምንድን ነው የእኛ የይሁዲ እምነት ምን ይላል፣ እነዚህ ሰዎች ወይም ደግሞ እነዚህ በተቃራኒ እምነት ያሉ ሰዎች እንደሚያስተምሩት ነው ወይ አባቶቻችን ያስተማሩን፣ ኦሪታችን የሚለው ነቢያቶች ያስተማሩን እንደዛ ነው ወይ የሚለውን ነገር የይሁዲን አስተምሮ መግለጽ፣ ማሳየት፣ መውጣት ነው እንጂ ከሌሎች እምነት ጋር ተቃራኒ ቆሞ የእነሱን እምነት የማጥፋት እና ሌሎችን ኔሽኖችን ወይም ደግሞ ሌሎች አህዛቦችን ሰብኮ ወይም ደግሞ በስብከት መንክ ወደ ጁዳይዝም የማምጣት እንቅስቃሴ እያደረገ ስላልሆነ በዚህ ልክ ቢረዱት ብዬ አስባለሁ። እኔ
0: እንግዲህ ጥሩ ነው። ቀደም ሲል ቀጨኔ አካባቢ ሚሽኖች አሉ፣ የሃይማኖት ተቋማት እዛ አካባቢ ከፍተዋል ብለኸኛል እና በምን ምክንያት ይሆን? እንደው በተለየ ሁኔታ ነው ወይስ በማንኛውም ቦታ የእምነት ተቋማት እንደሚከፍቱት እንደሚያቋቁሙት ነው ወይስ እዛ ላይ ቀጨኔ ላይ የተለየ ትኩረት አለው?
1: ያው እንግዲህ ስትመለከች በአንጻራዊነት አሁን መሳኒክ የሚባሉት ወይም ደግሞ መሳኒክ ኮንግሬጌሽን የሚባሉት ካየሻቸው ጀስት ፊዚካሊ ወይም ደግሞ በውጭ ባህሪያቸው ጀስት እንደ ይሁዲ ናቸው። የሚንቀሳቀሱትም ወይም ደግሞ ታርጌት የሚያደርጉት ይሁዲ አለ ተብሎ የሚታሰብበት ቦታ ላይ ነው የሚንቀሳቀሱት።

0: ያደርጋሉና እኛ ደግሞ ማህበረሰባችንን ኮሚኒቲያችንን መጠበቅ አለብን፣ ማስተማር አለብን የሚል እንቅስቃሴ ነው እያደረግን ያለ ነው ማለት ነው።
1: እዛው መገናኛ አካባቢ ስትል ወደዚህ ወደ እስራኤል ሀገር ለመምጣት የሚጠባበቁ እዛ ያለው ማህበረሰብም አለና እዛ አካባቢ ትገናኛላችሁ?
0: እንግዲህ ከመገናኛ ካሉት ጋርም ጎንደር ካሉት ጋርም የጠበቀ ግንኙነት አልነበረም እስከ ዛሬ። ያ የሆነበት ምክንያት አይዶን ነው አላውቅም፣ ግን አሁን ላይ ብዙ ሰዎች እኔን የሚያወሩ ልጆች አሉ ከኛ ጋር መገናኘት እኛን መጎብኘት እና እነሱንም መተን እንድናያቸው የሚፈልጉ አሉ። አይ ቲንክ እኔ እንትን ይመስለኛል ብዙ ጊዜ ከዛ ካለው ከአስተዳደር ጋር ብዙ ሰው እንደዚህ ከማይታወቅ ሰው ወይም ደግሞ ከሌላ ጋር የመጣ ሰው እዛ ምኩራባቸው ጋር እዛ የመግባት እንትኑ ሎ ነው እና ያው በጥበቃ ምናምን ስለሆነ ከደህንነትም አንጻር እንደዚህ ስላሉባቸው ይመስለኛል ብዙም ጠንካራ ግንኙነቶች አልነበሩም ከኛ ጋር። ግን በኢዝራት ሀሸም ወደፊት ከነሱ ጋር እዛም ካሉት ጋር ጥሩ ግንኙነትን ለመፍጠር አስባለሁ እና ወደፊት በኢዝራት ሀሸም እንደዚያ ይሆናል ብዬ አስባለሁ።
1: የኤቨሬስት ችሎታ ምን ያህል ነው ጌዲዮን?
0: እንግዲህ እንዳልኩሽ እኔ በሃይማኖቱ ብትይ በቋንቋም ደረጃ ብትይ ያው መደበኛ ትምህርት ቤት ወይም ደግሞ እንደዚህ የሽባ ውስጥ ቁጭ ብዬ የተማርኩ ሰው አይደለሁም። ከምኖረው መደበኛ ህይወት ጎን በጎን ነው ትምህርቶችን ወይም ጥናቶችን የማደርገው ማለት ነው። ዕብራይስጥ ችሎታዬን በተመለከተ እኔ አሁን ሙሉ በሙሉ ወይም ደግሞ ዕብራይስጥ ተናጋሪ ነኝ ማለት አልችልም። ዕብራይስጥ ማንበብ መጻፍ እችላለሁ። ከዛ በዘለለ ግን እንደዚህ ፐርፌክት የመናገር ችሎታው የለኝም እና በዕዝራት ሀሸም አሁን እሱም ላይ ጥራት ላይ ነኝ። በቅርቡ በትክክል ወደ መናገር እና ወደ መረዳት እመጣለሁ ብዬ አስባለሁ። ከብረስ ጋር ተያይዞ ይሄን ያለው አብዛኞቹን ትምህርቶች የምማራቸው ያው በእንግሊዝኛ ነው፣ ምክንያቱም እዛ ዘመናዊ ትምህርቱ ጋር እንግሊዝኛ ስላለ እሱ ላይ የተሻለ ችሎታ ስላለኝ እንግሊዝኛው ላይ በዛ በኩል ነው የምማረው ትምህርቶችን ራሱ ማለት ነው።
1: ጥሩ ጌዲዮን፣ ለወደፊቱ ከተወሰኑ ዓመታት በኋላ ምን እንጠብቅ? ማሳካት የምትፈልገው ዓላማ ምንድን ነው?
0: እንግዲህ በዕዝራት ሀሸም ራሴን የተሻለ ሰው አድርጌ ምን ማለት ነው? የተሻለ ሰው ማለት መደበኛ ትምህርት ወስጄ ኮርሶች ወስጄ ወይም ደግሞ የሽባ ገብቼ ጥሩ አስተማሪ ወይም ደግሞ ጥሩ ራባይ ሆኜ የመምጣት ፍላጎት አለኝ። ከዚህ ጋር በተያያዘ ደግሞ ልክ እንደ እኔ የሚሰሩ የተለያዩ ወንድሞችና እህቶችን የማፍራት ፍላጎት አለኝ። ማለት እንደዚህ ማህበረሰቡን በመጠበቁ ዙሪያ ማለት እንደዚህ ሚሽነሪዎችን በመከላከል ዙሪያ ብዙ የሚሰሩ ጓደኞችን የማፍራትን የመማቃቸውን አስተምሬ እንደዚህ በጋራ የምንንቀሳቀስበትን እና ራሱን የቻለ መደበኛ ተቋም ከፍተን ይሄንን ስራ የሚሰራ ተቋም የመመስረት ፍላጎት አለኝ። እንግዲህ በዕዝራት ሀሸም ይሳካል ብዬ አስባለሁ።
1: ሌላ ማስተላለፍ የምትፈልገው መልእክት ካለ ማስተላለፍ ትችላለህ ጌዲዮን?
0: ኦኬ፣ እንግዲህ በመጀመሪያ ደረጃ አክብራችሁ ስለጋበዛችሁኝ እናንተን የካነ ሬዲዮን አመሰግናለሁ። አንቺም እንግዲህ ስለደወልሽልኝ እና ስለጠየቅሽኝ በጣም ማመስገን እፈልጋለሁ። በተጨማሪም እንግዲህ በዚህ በማደርገው እንቅስቃሴ ላይ እየደወሉ የሚያበረታቱኝ ብዙ ሰዎች አሉ። በርታ፣ የምናግዘው ነገር ካለ እናግዛሃለን እያሉ የሚደውሉልኝ ብዙ ሰዎች አሉ። እነሱም አመስገን እፈልጋለሁ። እንደዚሁም ሚዲያው ላይ እየተከታተሉ ሀሳባቸውን፣ አስተያየታቸውን፣ መልካም ሀሳባቸውን የሚሰጡኝን በሙሉ ማመስገን እፈልጋለሁ። ሁላችሁም እንግዲህ ሀሸም ይባርካችሁ ማለት እፈልጋለሁ።
1: አቶ ጌዲዮን ጌታቸው ከአዲስ አበባ ስለነበረን ቆይታ በጣም እናመሰግናለን። አዲሱን ዓመት ለመቀበል ዋዜማ ላይ እንገኛለን። በዕብራውያን ዘመን አቆጣጠር 5787ኛውን ዓመት ልንቀበል ዝግጅት ላይ ነን። በኢትዮጵያ ዘመን አቆጣጠር ደግሞ 2019 ዓመተ ምሕረት ሊገባ ነው እንቁጣጣሽ በዓል። ሁለቱም በዓል እንግዲህ እስራኤልም ኢትዮጵያም ይህን አዲስ ዓመት በዚህ ዓመት በሚገርም ሁኔታ አንድ ቀን ነው የምናከብረውና መልካም አዲስ ዓመት ይሆንልህ። በጣም እናመሰግናለን።
0: አመሰግናለሁ። እሺ፣ ሸነቶባ
1: እናመሰግናለን። መልካም አዲስ ዓመት። ውድ አድማጮቻችን ዝግጅታችን እንደቀጠለ ነው። ዘና እያላችሁ እንደሆነ ተስፋ እናደርጋለን።

ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንኳን ለአዲሱ አመት አደረሳችሁ። ተኛው አመት ወይም ታፍሽን ፔይዛይን የሚጀምርበትን አዲስ አመት ያከበረ ይገኛል። ይህን የዕብራውያን ዘመን መለወጫ በዓል ኳዜማው ጀምሮ ህዝበ እስራኤል ያከበረው ይገኛል። በእስራኤል ምድርም ይሁን በመላው ዓለም ሀገራት ለምትገኙ ይሁዳውያን በሙሉ እንኳን አደረሳችሁ እንላለን። በዓሉ የሰላም የፍቅር የደስታ እንዲሆን ከልብ እንመኛለን። ሮሻሻና ወይም ብርሃን ሰረቀ አዲሱ የእስራኤላውያን የይሁዳውያን አመት እንደሚታወቀው በእስራኤል ምድር ሁለት ቀናት በተከታታይ ይከበራል። ከዋዜማው ጀምሮ እንግዲህ 3 ማለት ነው ዋዜማው እና በተከታታይ 2 ቀናት ነው ሮሻሻና በእስራኤል ምድር የሚከበረው። በዓሉን በሚመለከት ዝግጅት ይዘን ቀርበናል። አብራችሁን ቆዩ።

አዲስ አመት ዘመን መለወጫ ለመላው ይሁዳውያን እንኳን ለአዲሱ አመት ለሮሻሻና ለብርሃን ሰረቀ በዓል አደረሳችሁ። ሮሻሻና ርዕሰ አመት ያመቱ ራስ ወይም በኢትዮጵያ ይሁዳውያን ዘንድ ብርሃን ሰረቀ ተብሎ ይጠራል። ይህ በዓል በዕብራውያን ዘመን ትሽሬ በተባለው ወይም በመስከረም ወር በየአመቱ የሚከበር ታላቅ በዓል ነው። ይህ በዓል በእስራኤላውያን ወግና ልማድ ከሚከበሩ ታላላቅ በዓላት መካከል አንዱ ሲሆን የዘመን መለወጫ በዓል ስለሆነ የሰዎችን ልብና አእምሮ የሚቀሰቅስ አዲስ አመት ለመቀበል አዲስ እቅድ የሚታቀድበት በርካታ ያመቱና የወደፊት ስራዎችን በተስፋ በማለም ከወዳጅ ዘመድ ጋር ሆኖ በየአመቱ በጉጉት የሚጠበቅና የሚከበር በዓል ነው። በዓሉ በእስራኤል ሀገር በተከታታይ ለሁለት ቀናት ይከበራል። ይኸው መላው እስራኤላውያን ይህን በዓል በማክበር ላይ እንገኛለን። እንኳን አደረሳችሁ አዲሱ አመት የፍቅር የሰላም የመልካም ህብረት የመተባበርና የመደጋገፍ አመት ይሁንልን ይሁንላችሁ።

በድጋሜ እንኳን ለአዲሱ አመት በሰላም አደረሳችሁ። የአማርኛው ሬዲዮ ክፍል ዝግጅትም ይሃመት መልካም ነገር የምታዩበት መልካም ነገርን ይዞ የሚመጣ የደስታና የጤና የሰላም አመት እንዲሆንላችሁ ከልብ እንመኛለን። ወርቀነሽ እሸቴ ነኝ። በድጋሜ መልካም አዲስ አመት።

ሮሻሻና እንደሚታወቀው ሁለት የዕብራይስጥ ጥምር ቃል ሲሆን ትርጉሙም ርዕሰ ዓመት ያመት ራስ ማለት ነው። ይኸውም ህዝበ እስራኤል አዲሱን ዓመት የሚጀምርበት በዓል ስለሆነ የዓመት ራስ ያመቱ ራስ መጀመሪያ እንደማለት ነው። በዕብራውያን ዘመን አቆጣጠር አዲሱ ዓመት ወይም ዘመን የሚጀምረው በመስከረም ወር ወይም በዕብራይስጡ አጠራር ሆዴሽ ትሽሬ ሲሆን ይህ በዓል የመስከረም በዓል ወይም ሀግ ትሽሬ ሲባል እንሰማለን። በኢትዮጵያ ቤተ እስራኤላውያን ደግሞ ይህ የዘመን መለወጫ በዓል ብርሃን ሰረቀ ተብሎ ይጠራል። ብርሃን ሰረቀ የሚለው አጠራር ከግዕዝ ቋንቋ የተወረሰ ሲሆን ብርሃን ወጣ ማለት ነው። ይህ በዓል በኢትዮጵያ ወቅቶች መሰረት የሚከበረው በክረምቱ መጨረሻ በመስከረም ወር ላይ ሲሆን ክረምቱ አልፎ ወደ በጋ ወይም የበልግ ወቅት መሸጋገሪያ ፀሐይዋ መታየት የምትጀምርበት ጊዜ ስለሆነ ቤተ እስራኤላውያንም ለዚህ በዓል ብርሃን ሰረቀ ሲሉ የሰጡት ስያሜ ነው። አዲሱ ዓመት የሚከበርበት ወቅት የክረምቱ ደመና ተገልጦ ፀሐይዋ የምትታይበት ጊዜ ስለሚጀምር ብርሃን ወጣ፣ የክረምቱ ጊዜ አለፈ ማለት እንደሆነ ከሃይማኖት አባቶች ጠይቀን ተረድተናል።

የተከበራችሁ አድማጮቻችን በዝግጅታችን ዘና ያላችሁ እንደሆነ ተስፋ እናደርጋለን። በድጋሚ መልካም በዓል ይሁንላችሁ። ዝግጅታችን ይቀጥላል። አብራችሁን ቆዩ።

በእስራኤላውያን ባህልና ልማድ መሰረት በሮሻሻና በዓል ዋዜማ የሚዘጋጁ የተለያዩ ነገሮች አሉ። ከነዚህም መካከል በበዓሉ ዋዜማ ጠረጴዛ ላይ የሚቀርቡ የምግብ አይነቶች ናቸው። በይሁዳውያን ባህል በሮሻሻና በዓል ምሽት ጠረጴዛ ላይ ቀርበው ሃይማኖታዊ ቡራኬ እየተባረከ ዘመድ ወዳጅ ቤተሰብ የሚቀምሳቸው የተለያዩና የተለመዱ የምግብ አይነቶች አሉ። ለእያንዳንዱ ምግብ ወይም የሚቀርብ የፍሬ አይነት ከሃይማኖታዊ ትዕዛዝና ከባህላዊ ልምድ አንጻር ትርጉም ይሰጣዋል።

የሮሻሻና በዓል ታሪካዊ አመጣጥና ከበዓሉ ዋዜማ ጀምሮ በዓሉ በሚከበርባቸው ቀናት ስለሚቀርቡ የምግብ አይነቶችና ትርጓሚያቸው ቤት ካናዳ.com ላይ ያገኘነውን ጽሑፍ ወደ አማርኛ ተርጉመን እንደሚከተለው እናቀርባለን። በበዓሉ ዋዜማ የሚበሉ ምግቦችን በጥቂቱ ስንመለከት ፖም ወይም አፕል በኢብራይስጡ አጠራር ደግሞ ታፖዋህ በማር ተለውሶ ይበላል። ሌላው የሮማ ወይም ሪሞን ፍሬ በዋዜማው ከሚቀርቡ ፍራፍሬዎች መካከል አንዱ ነው። የተምር ፍሬም እንደዚሁ በዚህ በዓል ዋዜማ ይበላል። የበግ ወይም የአሳ ራስ፣ ካሮት ወይም በኢብራይስጡ አጠራር ጌዘር፣ ቀይስር ወይም በኢብራይስጥ አጠራሩ ደግሞ ሴሌክ አዶም ጥቂቶቹ ሲሆኑ እያንዳንዱ የምግብ አይነት እየተባረከ በዓሉን ለማክበር የታደሙ ቤተሰቦች ይቀምሱታል። የእያንዳንዱን ምግብ ወይም ፍራፍሬ ትርጉም ባጭሩ እንመልከት። ታፖዋህ በማር ተለውሶ የሚበላው መልካም አዲስ ዓመት ብሎ በቃላት መመኘቱ ብቻ በቂ ስላልሆነ የሚጣፍጥ ምግብ አጣጥሞ አዲሱ ዓመት እንደዚህ የጣፈጠ ይሁንልን እንደማለት ነው። ታፖዋህ ወይም አፕል ጣፋጭ ፍሬ ነው። ማርም ጣፋጭ ነው። ለምን ሁለት የተለያዩ ጣፋጭ ነገሮችን ማቀላቀል አስፈለገ ሲባል ሃይማኖታዊ ታሪክና ቀጥታ ከጣዕሙ ጋር የተሰጡ ትርጉሞችን እንመልከት። ታፖዋህ ከዛፍ የሚገኝ ፍሬ ሲሆን በቤተሰብ እንዲሁም በትዳር አጋር ዙሪያ የሚገኘውን ደስታ እንደሚወክል ይገለጻል። ማር ደግሞ ተናዳፊዋን ከተለያዩ አበቦች በመቅሰም የምታዘጋጀው ጣፋጭ ምግብ ነው። ስለሆነም ሰዎች በህይወታቸው በስራ ቦታ ውጣውረድ የሚደርስባቸው ከሆነ ከጓደኛ ጋር በሚገጥማቸው አለመግባባትና ግጭት በአጠቃላይ በግል ህይወት የሚገጥም ፈተናንና ከፈተናው በኋላ የሚገኘውን ድልና ስኬት ይወክላል። ፈተናው ውጣውረዱ የንዋን መናደፍ ሲወክል ማሩ ደግሞ ከፈተናው በኋላ ያለውን ስኬትና ድል እንደሚወክል ይገለጻል። ይህን ጽሑፍ ያገኘነው ቤትካናዳ.com ላይ ነው። ወደ አማርኛ ትርጉመን ነው ያቀረብነው። ሌላው ሪሞን ወይም የሮማ ፍሬ ሲሆን ሪሞን እንደሚታወቀው በርካታ ፍሬዎችን የያዘ ነው። ስለሆነም ዘራችን እንደዚህ ይብዛልን ማለት እንደሆነ የሚናገሩ ሰዎች አሉ። ሌላው ግን የአንድ ሮማ ፍሬ ብዛት በአማካይ 613 እንደሆነ ይነገራል። በመጽሐፍ ቅዱስም 613 ትእዛዛት ስላሉ ቁጥሩ እኩል ይሆናል ተብሎ ስለሚታሰብ የሮማው ፍሬ የትእዛዛቱን ቁጥር ይወክላል ይባላል። ሌላው የበግ ወይም የአሳ ራስ ሲሆን በግምት ከ3600 ዓመታት በፊት አብርሃም አባታችን እግዚአብሔር በሰጠው ትእዛዝ መሰረት አንድ ልጁን ይስሐቅን ሊሰዋ ሲዘጋጅ በምትኩ ከእግዚአብሔር የተላከለትን በግ በማሰብ ሲሆን በአመቱ መጀመሪያ አባታችን አብርሃም ፍጹም ታማኝነቱን ለእግዚአብሔር በማሳየቱ የተደረገለትን ይቅርታ የሚያስታውስ ነው። እኛም ህዝበ እስራኤል የአብርሃም የልጅ ልጆች እግዚአብሔር ይቅርታ እንዲያደርግልንና አመቱን በተስፋ እንድንጀምር እንደሆነ ቤትካናዳ.com ላይ ያገኘነው ትንታኔ ያስረዳል። ከኢብራይስጥ ወደ አማርኛ ተርጉመን ነው ያቀረብነው። የበግ ራስ ካልተገኘ የአሳ ራስ መብላት ይቻላል። ትርጉሙም ህዝበ እስራኤል ራስ እንጂ ጅራት አታድርገን፣ መሪ፣ ተጽዕኖ ፈጣሪ፣ አዳዲስ ነገር ፈጣሪ ያድርገን ማለት ነው። ሌላው የተምር ፍሬ ሲሆን ተምር ፍሬው ጠንካራ ስለሆነ ልክ እንደ ፍሬው ጠንካራ ህዝብ አድርገን ለማለት ነው። ጌዘር የሚለው ቃል ፍርድ ከሚለው ቃል ጋር ተመሳሳይ ስለሆነ በፍርድ ቀን ከጻድቃን ምድብ ወይም በህይወት መጽሐፍ እንዲጽፈን በመመኘት ነው። በሮሻሻና ዋዜማ ከሚቀርቡ የምግብ አይነቶች የጥቂቶቹ ትርጉም ከሞላ ጎደል ይህን ይመስላል።

0: ሰንድሮ የእብራውያንና የኢትዮጵያውያን የዘመን መለወጫ በዓል ይዋለው አንድ ላይ ነው። ኢትዮጵያና እስራኤል ያለማችን ቀደምት ሃያላን ሀገራት ናቸው። በተቀራራቢ ግምት ከ3000 ዓመታት በፊት ሁለቱ ሀገራት ተጽዕኖ ፈጣሪና ታዋቂ የጸና መንግስታት የነበራቸው ሀገራት ሲሆኑ የኢትዮጵያዋ ንግስት ማክዳ ወይም ንግስተ ሳባ ማልካት ሽባ የእስራኤሉን ንጉስ ጥበበኛው ሰለሞንን ታሪክ ሰምታ በመደነቅ የሰማችውን ባይኗ ለማየት በዝሆኖችና በዘመኑ የመጓጓዣ አገልግሎት በሚሰጡ እንስሳ በመጠቀም በሰራዊቷ ታጅባ ደንገጥሮቿን አስከትላ ለንጉሱ እጅ መንሻ የከበሩ ስጦታዎችን ይዛ ከረጅም ጉዞ በኋላ እስራኤል ገባች። ንጉስ ሰለሞንም በቤተ መንግስቱ ታላቅ ድግስ ደግሶ ደማቅ አቀባበል አደረገላት። በቆይታዋም የንጉስ ሰለሞንን ጥበብ በማየት እንደተደነቀችና የተለያዩ ፈተናዎችን አቅርባለት እንደመለሰላት ጉብኝቷን ስታጠናቀቅም በክብር ሽኝት እንደተደረገላት በመጽሐፍ ቅዱስ በሚድራሻና በክብረ ነገስት መጽሐፍ ላይ እንደተጻፈ ይነገራል። በነበራቸው ቆይታም የኢትዮጵያውን ንጉስ ቀዳማዊ ሚኒሊክን እንደወለዱና ከቀዳማዊ ሚኒሊክ ጀምሮ የኢትዮጵያ የነገስታት ታሪክ እስከ ቅርብ ጊዜ ድረስ በዘር ወራሽነት እንደቀጠለ ክብረ ነገስት ላይ በሰፊው እንደተከተበ ከታሪክ እንረዳለን። ይህን ታሪክ ልናነሳው የፈለግነው ንጉሱ ለንግስቲቱ ስጦታ ሲሰጣት እንቁ ለጣትሽ ስላላት እንቁጣጣሽ የሚለው ቃል መነሻ ከሆኑት ታሪክ መካከል ይህ ቃል አንዱ መላምት እንደሆነ ይነገራል። እንቁ እጣ የሚል ትርጉም እንዳለውም እንዲሁ ታሪክ ይዘክራል። ለማንኛውም የሁለቱን ሀገራት ጥልቅና ቀደምት ግንኙነት ከዚህ ታሪክ መረዳት ይቻላል። እስኪ ስለ እንቁጣጣሽ ያዘጋጀነውን ተጨማሪ አጭር ታሪክ እናቀርብላችሁ።
1: እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን።
0: በእብራውያንና በኢትዮጵያውያን ዘመን አቆጣጠር አዲስ ዓመት ወይም ዘመን መለወጫ በዓላት የሚከበረው አንድ ሰሞን ነው። አዲስ ዓመት በኢትዮጵያ እንደምናውቀው እንቁጣጣሽ በመባል ነው የሚጠራው። በኢትዮጵያ የክረምቱ ወቅት አብቅቶ በመስከረም ወር ሜዳውና ጋራው በአበባ በተለይም ባዴ አበባ የሚያሸበርቅበት ወቅት ነው። እንቁጣጣሽ የተባለው ጋራውና ሜዳው በአዴ አበባ ስለተጎናጸፈ ይሆን? ስለ እንቁጣጣሽ አመጣጥ ታሪክና ትርጉም ስናነብ ያገኘነውን እንንገራችሁ። ሊቃውንት እንደሚያስረዱት እንቁጣጣሽ የሚለው ስያሜ አመጣጥ ወይም ጥንተ ታሪክ በመጀመሪያ ኖህ ለሶስት ልጆቹ አህጉራትን በእጣ ሲያከፋፍላቸው አፍሪካ ለካም ደረሰችው። ካምም ወደ አፍሪካ ምድር ሲገባ በመጀመሪያ ያረፈው በኢትዮጵያ ነበር። ሀገሪቱም ባዴ አበባ አሸብርቃ ነበር። ጊዜው ወርሃ መስከረም በመሆኑ ደስ ብሎት እንቁ እጣ ወጣሽልኝ በማለት ይህችን ወቅት እንቁጣጣሽ ብሏታል ይባላል። ሁለተኛው የኢትዮጵያ ንግስት ንግስተ ሳባ የንጉስ ሰለሞንን ዜና ጥበብ እየሰማች ስታደንቅ ትኖር ነበር። ንግስቷም በጆሮዋ የሰማችውን ባይኗ አይታ ለመረዳት ስለፈለገች በግመሎች ላይ ሽቶና እጅግ በርካታ ወርቅ እንዲሁም በኢትዮጵያ የሚገኙ በኢየሩሳሌም የማይገኙ ልዩ ልዩ ገጸ በረከቶችን አስጭና ከብዙ ሰራዊት ጋር ወደ ኢየሩሳሌም መጣች። ከንጉሱ ሰለሞንም ጋር ተገናኝታ የያዘችውን ገጸ በረከት ከሰጠችው በኋላ ብዙ ነገሮችን ጠየቀችው። እርሱም አንድ ነገር ብቻ ሰውሮ ሁሉንም ገለጸላት። ቤተ መንግስቱንም በቤተ መንግስቱ የሚገኙ እጅግ በጣም የከበሩ እቃዎችን ሁሉ አስጎበኛት። ሲያበቃም እንቁ ለጣትሽ ጌጥ ይሁንልሽ ሲል እጅግ በጣም የከበረ እንቁ አበረከተላት ይባላል። ወሩም ወርሃ መስከረም እንደነበረ ይነገራል። ከዚህ በመነሳት እንቁጣጣሽ የሚለው ቃል እንደመጣ በታሪክ ተመ

ኢትዮጵያውያን ከ2018 ዓ ም ወደ 2019 ዓ ም እንኳን በሰላም ተሸጋገራችሁ እንላለን። እንቁጣጣሽ መልካም አዲስ ክብራትና ክብራን አድማጮቻችን፣ በዓሉን ምክንያት በማድረግ ያሰናዳነውን ዝግጅት እያጠናቀቅን ነው። ከመሰናበታችን በፊት አዲሱ ዓመት መልካም ነገሮችን የምናገኝበት፣ በዓለማችን ሰላም ሰፍኖ መልካም ዜና የምንሰማበት፣ ያላገባ አግብቶ ልጅ የሚመኝ ደግሞ ወልዶ ተሳክቶለት ከቤተሰብ ጋር የተለያዩ ተገናኝተው ሌላም መልካም ምኞት ያላቸው ሰዎች ሁሉ እንዲሳካላቸው ህልማቸው እውን እንዲሆን ከልብ እንመኛለን። ወደ ቅድስት እስራኤል ለመግባት ደግሞ ልባችሁ የተነሳ ሁሉ በሚቀጥለው ዓመት ኢየሩሳሌም ገብታችሁ ይህን በዓል በሚቀጥለው ዓመት ከህዝብ እስራኤል ጋር አንድ ላይ እንድታከብሩ ከልብ እንመኛለን። በሻና ሀባአ በኢየሩሳሌም ሀብኑያ መልካም አዲስ ዓመት። ወርቅነሽ እሸቴ ነኝ። መልካም በዓል። ቸር ይግጠመን።